0: SBS, a world of difference. You're with SBS Tigrinya on mobile, online and on radio.
1: Is it some other local mobile, online and radio the mahalal of SBS Tigrinya? سلام زخبركم سمعتنا سمعتي راديو اس بي اس لومي حاموس اسران شمونتن قنبت كلتشن اسران شدشنين حد ساعات تدالنا تحستو قريبنا لنا فلما هزبتات عبورجنين تورس ايلاندر نزي لومي مدبنا نمحلالو فلوز لنا مريت تنتاوين وننتو مخانم افتون هب بزد ما اس بي اس تغرينيا نهزبتات تورانجرون وايوران نايحاقر كلينن تحالفن دلون عبيت عدي كبري هب ኣብዚ ሰሙን ኣብ ውሽጢን ወፃእን ዝርከብ ህዝቢ ኤርትራ ንመበል 35 ዓመት ነፃነቱ የኽብር ኣሎ ነዚ ምክንያት ብምግባር ካብቶም ኣብ 24 ጉንበት 1991 ናብ ኣስመራ ዝኣተዉ ናይ ፈለማ ተጋደልቲ ዝኾነ ዳንኤል ጋርዛ ብዛዕባ እቲ ኩነታት ንድሕሪ ተመሊሱ ስምዒቱ ኣካፊልና ኣሎ ምስ ዳንኤል ጋርዛ ዝገበርናዮ ዕላል ካልኣይ ክፋሉ ሎሚ ክነቕርቦ ኢና ብዛዕባ ውዕል ኣብርሃም ወይ ኣብርሃም ኣኮርድ ዝምልከት ሓደ ትሕዝቶለና ልኡኹና ስደደልና ፀብፃብውን ኣሎና ኣርእስታቶም ድማ በዓል ዒድ ኣልኣድሓ ኣስመራን መቐለን ሓዊስካ ኣብ ዝተፈላለዩ ከባቢታት ተኸቢር ውዒሉ ጉዳይ ዶብ ምስ ኤርትራ ብግዜያዊ ስምምዕ ክድቅስ ኢትዮጵያዊ መንግስታዊ ትካል ሓቲቱ ፕረዚደንት ኬንያ ነበር ዝመርሖ ጉጅለ ተዓዛቢ መረፃ ኣዲስ ኣበባ እትዩ ዝመፅእ ሶኒ ዝካየድ መረፃ ትግራይን ሸሞንትን ቅጣታት ኣምሓራን ከም ዘይካየድ ቦርድ መረፃ ኣፍሊጡ ዝብሉን ካልእ ዝሓዘ ትሕዝቶ እዩ ድሕሪ ዜና ክነቕርቦ ኢና ንኩሉ መደባትና ንምክትታል ምሳና ሓቢርኩም ክትፀንሕ ዝዕድመኩም ኣዳላውና ቀርበን ዝመደብ ብየነ ሰመረ ሕጂ ብቐጥታ ናብ ዕለታዊ ዜና ንሎሚ 28 ጉንበት 2026 ዝተዳለው ዜናታት ተቐርበልኩም ፈለማ ኣርሳቶም ኣብ ኣውስትራልያ ዓይነት ሓደ ሽኮርያ ማለት ታይፕ 1 ዳያቤትስ ንዝኸይወፅእ ክዳናጎዘ ኽእል መድሃኒት ኣብ ጥቕሚ ክውዕል ፀዲቑ ካናዳ ብኢቦላ ንእተጠቕዓ ሃገራት ዲሞክራስያዊት ሪፑብሊክ ኮንጎ ኡጋንዳ ወይ ደቡብ ሱዳን ዝመፁ ገያሾን 21 መዓልቲ ርእሶም ከግልሉ ክትሓትት ክትጅምር እያ ኣብዚ ዓመት ኣብ ስዑድ ዓረብ ዝግበር ናይ ሓጅ ጉዕዞ ልዕሊ 1.7 ሚልዮን ሰዓብቲ እምነት ምስልምና ተሳቲፎሞ ኒው ሳውት ዌልስ ኣብ ናይ ፈለማ ግጥም ስቴት ኦፍ ኦሪጅን ብ22-20 ተዓዊታ እዚ ሬድዮ ስፔስ ብቋንቋ ትግርኛ ኩኖ መደብ እዩ ኣርስታት ዜናኹም ክሳብ መጠኒሕኩም ሰማዕትና ዝርዝራቱ ይስዕብ ኣብ ኣውስትራልያ ዓይነት ሓደ ሽኮርያ ማለት ታይፕ 1 ዳያቤትስ ንኸይወፅእ ክዳናጎ ዝኽእል መድሃኒት ኣብ ጥቕሚ ክውዕል ፀዲቑ እቲ ናይ ሕክምና ዘይድ ዝበሃል መድሃኒት 8 ዓመት ዝዕድሚኦምን ልዕሊኡ ዘለዉ ዕድመን ክወሃብ ትካል ዘቴራፔቲክ ጉድ ኣድሚኒስትሬሽን ኣፅዲቑ ኣሎ እቲ ሕክምና ዋህዮታት ምክልኻል ሕማም ኣብ ልዕሊ ቆስጠ ከም ዘየጥቅዑ ብምግባር ኣካላትና ንነዊሕ እዋን ኢንሱሉን ምፍራይ ከም ዝቕፅል ዝገብር እዩ ቂላታት ከም ዝብልዎ እቲ ንክልተ ሰሙን ዝግበር ሕክምና ነቲ መዓልታዊ ኢንሱሉን ብመርፍእ ዝውሃብ ንኣስታት 2 ዓመት ከዳናጉዩ ዝኽእል እዩ ሓላፊ ማሕበር ሽኮርያ ኣውስትራልያ ፕሮፌሰር ሶፋ ኣንድሪ ኮፕሎስ እዚ ዓበ ስጉምቲ ንቅድሚት እዩ ይብል
2: that we can delay the onset of type 1 diabetes and you know this has

0: ኣሎ ምህላው ዘመልክት እዩ። ፕረዚደንት ኣሜሪካ ዶናልድ ትራምፕ ምምሕዳሩ ነቲ ምስ ኢራን ዝግበር ውግእ ደው ዘብል ኣብ ዝግበር ዘተ ፍጹም ስምምዕ ክግበር ይጽበ ከም ዘሎ ገሊጹ። እቲ ፕረዚደንት ነቲ ምስ ኢራን ዝግበር ዘሎ ውዕል ሙሉእ ብምሉእ እኳ እንተዘይገለጾ ኣብቲ ብውዕል ኣብርሃም ወይ ኣብርሃም ኣኮርድ ዝተሰሜ ሃገራት እቲ ዞባ ምስ እስራኤል ንቡር ርክብ ንምምስራት ዝዓለመ ኣብ ናይ መጀመርታ ፕረዚደንታዊ ስልጣኑ ዝጀመሮ እቲ ምስ ኢራን ዝግበር ስምምዕ ነዚ ኣብ ግምት ዘእቱ ምዃኑ ኣተንቢህሎ።
1: I'm not sure we should make the deal if they don't sign. You want to know the truth? If they don't sign to join the Abraham...
0: أنت زي فري موم نتو ألكن غوبرن خيل كوينو ዝስማዓኒ ኮነን ሓቂ ክትፈልጥ ትደልዶ ኣብቲ ናይ ኣብርሃም ኣኮርድ ወይ ውዕል ክፅምበሩ እንተ ዘይፈሪሞም ንሕና ከም ዘለና ኣይንፈልጥ ኢና። ትፈልጥ ድሮ ሃገራት ኣለዋና፣ ብዓብዪ ሕቡራት ኢማራት ዓረብ ዓባይ ዓበይትን ተባዓት ሃገራትን ፅቡቕን ውፅኢታውን ምዃኑ ድማ ይሐጉሰና። ንሕና ትፈልጥ ኢኻ ንክፅምበሩ ኣትሪርካ ተሓትት ብዙሕ ክኸውን እዩ። ንስዑድ ዓረብ ፅቡቕ ምኾነላ ቀጠር ኩዌት ብምልኦም እስራኤል ነቲ ሓማስ ዝሸሞ ሓድሽ ናይ ክንፊ ሓለቓ ቀቲላቶ። እዚ ዝኾነ ነቲ ቅድሚኡ ዝነበረ ኢዝ ኣልዲን ኣላህ ኣሃድ ምስ ተቐትለ ድሕሪ ሒደት መዓልታት እዩ። ሰራዊት እስራኤል ከም ዝገለጾ መሓመድ ኦዴህ ኣብ ቃዛ ብዘጋጠመ መጥቃዕቲ ከም ዝተቐትለ ሓደ ዘመዱ ናይ ኦዴህ ንማዕከናት ዜና ሮይተርስ ኣብ ዝሃቦ መግለፂ ሓቢሩ። ሓማስ ገና ወ ዓብዪ መግለፂ እኳ እንተዘይሃበ ስድራ ቤት ግና ምስ ሰበይቱን ወዱን ኣብ ከተማ ቃዛ ኣብ ዝርከብ ጎርባብቲ ሪማላ ኣብ ዝርከብ ኣፓርትማ ኣብ ላዕለዋይ ደርቢ ከም ዝሞተ እዮም ዝገልፁ። ኣብ ስፖርት ኒው ሳውት ዌልስ ኣብ ናይ ፈለማ ግጥም ስቴት ኦፍ ኦሪጅን ብ22-20 ተዓዊታ። ሕጂ ኩዊንስላንድ ኣብቲ ኣብ መልበርን ዝግበር ፀወታ ነቲ ናይ ዘ ኦሪጅን ኣኽሊል ንምዕቃብ ክትዕወት ኣለዋ። ሎሚ ዘሎ ኩነታት ኣየር ቀንዲ ከተማታት ኣውስትራልያ ፐርዝ ክዘንብ ዝለዕለ 21 ዲግሪ ሴንቲግሬድ፣ ኣብ ኣደላይድ ደበና እዩ ዝለዕለ 18፣ ኣብ መልበርን ብከፊል ደበና ዝለዕለ 17፣ ኣብ ሆባርት ክዘንብ ዝለዕለ 18፣ ኣብ ካምቢራ ክዘንብ ዝለዕለ 19፣ ኣብ ሲድ ክዘንብ ዝለዕለ 22፣ ኣብ ብሪስበን እውን ክዘንብ ዝለዕለ 22፣ ኣብ ዳርዊን ፀሓይ ኩዕል ዝለዕለ 31 ዲግሪ ሴንቲግሬድ። ሎሚ ሓደ ናይ ኣውስትራልያ ዶላር 71 ሳንቲም ናይ ኣሜሪካ ዶላር፣ ከምኡውን ሓደ ናይ ኣውስትራልያ ዶላር 114 ቅርሽን 1 ሳንቲምን ናይ ኢትዮጵያ ብር ይሽረፍ ኣሎ። ዜና ወዲና ኣለና።

0: ነቲ ብኣብርሃም ኣኮርድስ ወይ ውዕል ኣብርሃም ዝበሃል ስምምዕ ክፍርማ ኣለዎን ኢሉ እዚ ስዕብ ትሕዝቶ እቲ ውዕል እንታይ ምዃኑን ኣገዳስነቱን ከብርህ እዩ። ኣምባሳደር ኣሜሪካ ኣብ እስራኤል ማይክ ሃካቢ ሎሚ ኣወንታዊ ስምዒት ይስምዖ ከም ዘሎ ይገልጽ።
1: I'm very optimistic that we're going to see other nations join the Abraham Accords. It may not look like it right now because of the atmosphere that we just
0: have. Kalot Abraham Accords kaatwa mukhanan tasballoni hijib sankit zahalfna hawahu nazi kinrio zain khil zmesil kwanto khone hada kapt tasfaz gabar kullu neger hagrat weshmet mirichak gabra kemzelwon teredi woni. እዚ ሓሳብ እዚ ፕረዚደንት ኣሜሪካ ዶናልድ ትራምፕ ነቲ ኣብ ማሕበራዊ መራኸቢ ትሩዝ ሶሻል ንዝለጠፎ ሓሳብ ምላሽ ዝሃበ እዩ። በዚ ምክንያት እዚ ድማ ብዙሓት ሃገራት ዓረብን ምስልምናን ነቲ ኣብ ቀዳማይ እብረ ስልጣን ዘቕረቦ ውዕል ክኽትማሉ እዩ ዝፅውዕ። ኣብዚ ግዜ እቲ ዝቐረበ ሓሳብ ከም ዝስዕብ እዩ።
2: These agreements prove that the nations of the region are breaking free from the failed
0: This ma'atzi hagrat tizoba kaptik in hijiz gabar wofishul fetenatat natsay wotu kamzello zeriyu izi naylo mimfram ab tarikh hadish akayda yu dhirhatir wandma dadhirzum abayte marahti zisuba kalota hagrat kulwaen izi abraham accords way wul abraham zibahal zello gin entayu agadasnetu kha entayu ባህሬንን ሕቡራት ኢማራት ዓረብን ነቲ ታሪኻዊ ውዕል ኣብ 220 ከቲመናሉ እየን። ምስ እስራኤል ዝነበረን ዝምድና ድማ ናብ ንሙር ንምምላስ ብኣሜሪካ ዝቐረበ ስምምዕ ኣብ ውሽጢ 25 ዓመታት ኣብ መንጎ ሃገራት ዓረብን እስራኤልን ናይ መጀመርታ ዓበይቲ ውዕላት ኮይኑ ተመዝጊቡሎ። እተን ሃገራት ኤምባሲታት ክኸፍታን ኣምባሳድራትን ክለዋወጣን ኣብ ከም ትምህርትን ጥዕናን ጸጥታን ንግድን ዝኣመሰሉ ጉዳያት ድማ ክተሓባበራ እየን ተሰማሚዐን። ዶክተር ቦብ ቦከር ኣብ ናይ ኣውስትራልያ ሃገራዊ ዩኒቨርሲቲ ናይ ክብሪ ፕሮፌሰር ማእከል ዓረብን እስላማዊ መፅናዕትን እዩ። ንሱ እቲ ስምምዕ ብፖለቲካ ንእስራኤል ኣዝዩ ኣገዳሲ ምዃኑ እኳ እንተገለጸ ንዝኾነት ኣብ ወሽመጥ ቃዛ ዝርከባ ሃገራት ግን ዝኾነ ውሕስነት ዝህበን ኣይኮነን።
3: ዩናይትድ ኣረብ ኤምሬትስ ባህራይን did sign on to those accords along with some
0: ሕብራት ኢማራት ዓረብን ባህሬንን ኣብዚ ውዕል ክታመን ኣንቢረንን። ገለ ሃገራት ከም ሱዳንን ሞሮኮን ዝኣመሰላ ተወሳኺ ከኣትዋ ደልየንን። ኮይኑ ግና ኣድላይነት ዝውዕል ምስ ፖለቲካ እስራኤል ዝተተሓዘ እምበር ብሓፈሻ ኣብ መንጎ ሃገራት ዓረብ ዘሎ ርክብ ከም ብሓድሽ ንምቕያር ኣይኮነን። እቲ ውዕል ነቲ ኣብ መንጎ እስራኤልን ፍልስጢማውያንን ንዓሰርተታት ዓመታት ዝቐፀል ውግእ ዋላ ሓንቲ ኣይጠቅስን እዩ። ይኹን እምበር ሚኒስተር ጉዳያት ወፃኢ ሕቡራት ኢማራት ዓረብ ሼክ ዓብደላ ቢን ዛይድ ኣልናህያን ነቲ ናይ ክልተ መንግስቲ ፍታሕ ከም ዝድግፎ ብምግላፅ እቲ ውዕል ድማ ናብቲ ሽቶት ንምብፃሕ ዘኽእል መገዲ ክኸውን ይኽእል እዩ ክብል ተዛሪቡሎ።
4: ዶር ኣልወላያት ልሙተሓደ ፍ ልመንጠቃ ሸርቅ ልኣውሳጥ ኢጃቢ
5: The United Arab Emirates believes that the role of the United States in the Middle East is positive.
0: In this belief, down the Nilen, natives of Palestine zelwo tespa memisrat netahager awish rubun mabulun zoba kqawum kinri zegbiri. Eti president bezihja qribo zel talab abtina Abraham simma bezihat hagrat bigdeta kfirma abtina mahbara marahab malqtu aplitiyu. Bifalay biqatta nisud arabin qatarin common Pakistan gibti yordan ንስን ቱርክን ስም ብምጥቃስ ክፍርማ ፀውዒት ኣቕሪቡሎ። ፓኪስታን ነቲ ፀውዒት ኣቐዲማ ነፂጋ

0: advertising.
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've give up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: ዝኽሰስ ሰበ ስልጣን ጥዕና ሊባኖስ ኣብ መንጎ መጋቢትን መፋርቅ ግንቦትን ኣብ ዘሎ እዋን ጥራይ ልዕሊ 3200 ሰባት ከም እትቐትሉ ጸብጻብ ሂቦም ኣለዉ። ሚስተር ናታንያሁ ብወገኑ ንነበርቲ እቲ ሃገር ነቲ ምስ ወታደራት ሕዝቡላህ ዝግበር ቃልሲ ከም ዘሕይሎ ነጊርዎም እዩ።
5: We will hit them. It's true that they are shooting drones at us, fiber optic drones. We have a special team working on that. We will solve that too.
4: In the meantime, we are showing resilience. I want to bless the residents of the North Zealand Zealand that inspires all the people. We will ask them to increase the awareness of the people. We will be able to increase the awareness of the people. እዚ ብቕዓት እዚ ከነማልኦ ዘለና ነገር እዩ። ነቲ መጥቃዕቲ ምውሳኽ ነቲ ጻዕቂ ምውሳኽን እዩ ብብርቱዕ ሓይሊ። ኣብ ኣህጉራዊ ክራይሲስ ግሩፕ ዳይረክተር ፕሮጀክት ኢራን ዓሊ ቫይዝ ከም ዝብሎ ዶናልድ ትራምፕ ከም መቐፀልታ ናይ ብኣብርሃም ዝፅውዖ ውዕል ገይሩ ነቲ ናይ ኢራን ስምምዕ ክሸጦ ይፅዕር እዩ ዘሎ። እዚ ድማ ሓደ ዕንደራ ኣብ ልዕሊ እቲ ካልእ ዝገብሮ ዘሎ መሸጣ ዕንደራ ከም ዝኾነ እዩ ዝገልጽ።
6: They believe that they have the credibility to cast a broader
4: zidhinom safihl tilal kullu nagaza rusom meseret kgobrnem zidalizello ezqa kabnawih kisab maakla wan biwot ktonhu naatum agadasiu entkhone etisrat abqtobaw bilzigna kibtsah kisab zqil weydma ziyada mahbarawi wey politikawna tnet kisab ze yeqarebe nimabzahtom iranawen khassib aykelini
6: social or political freedom
4: ezi SBS ትግርኛ እዩ።
7: ኩራ ሰማዕትና ዝሰማዕኩሞ ብዛዕባ ኣብርሃም ኣኮርድስ ወይ ውዕል ኣብርሃም ዝምልከት ዝቐረበ ትሕዝቶ እዩ ነይሩ። ተሰሪዑ ዘሎ መደብ ብልኡኽና ጸጋይ ክንፈ ዘዳልዎ ጸብጻብ እዩ። ናብኡ ከብለኩም።
8: ሰላም ጥዕና በልና ከመይ ቀኒኹም ኩብራ ተኸታተልቲ SBS ትግርኛ። ነሰዓት ተዳለዉ ዜናታት እንሆ ፈለማርሳቶም ከነቐድም። በዓል ዒድ አልአድሓ ኣብ ኣስመራን መቐለን ሓዊስ ካብ ዝተፈላለየ ከባብታት ተኸቢሩ ውዒሉ። ጉዳይ ደቡብ ምስ ኢትዮጵያ ብግዜያዊ ስምምዕ ክድቅስ ኢትዮጵያዊ መንግስታዊ ትካል ሓቲቱ። ፕረዚደንት ኬንያ ነበር ዝመርሖ ጉጅለ ተዓዛቢ መረፃ ኣዲስ ኣበባ ኣትዩ። ዝመፅእ ሶኒ ዝካየድ መረፃ ኢትዮጵያ ኣብ ትግራይን 8 ኣቕጣታት ኣምሓራን ከም ዘይካየድ ቦርድ መረፃ ኢትዮጵያ ኣፍሊጡ እዩ። ተቃወምቲ ውድባት ትግራይ ንጥሕሰት ሕጊ መንግስት ፌደራልን ግፋ መናእሰይ ኣብ ትግራይን ኣወግይዞም ዝብሉ ነስዓት ኣለው ዜናታት እዮም ናብ ዝርዝራቶም። በዓል ዒድ አልአድሓ ኣብ ኣስመራን መቐለን ሓዊስ ካብ ዝተፈላለየ ከባብታት ተኸቢሩ ውዒሉ። ዒድ አልአድሓ በዓል መስዋእት ተባሂሉ ዝፍለጥ ኮይኑ ብሕሩጭ ጽምበል እዩ። እቲ በዓል ነቲ ነቢይ እብራሂም ንወዱ እስማዒል ንምስዋዕ ድልውነቱ ዘረጋገጽሉ ፍጻሞ ምዃኑ ዝዝከር እዩ። እብራሂም ኣብ እምነታት ክርስትናን ኣይሁድነትን ኣብርሃም ተባሂሉ ዝፍለጥ ምዃኑ ሃይማኖታውያን መጻሕፍቲ የረድኡ። እዚ በዓል እዚ ኣብ ከባብታት ኤርትራን ትግራይን ተኸብሮ ኮይኑ ነበርቲ ርእሰ ከተማ ኣስመራ ዝኾኑ ኣመንቲ እስልምና ኣሜዳ ባሕቲ መስከረም ብምእካብ ጸሎት ተካይዶም ኣለዉ። ነበርቲ ከተማ መቐለ ብወገኖም ዒድ አልአድሓ ኣብ ጎደና ሰማእታት ብሓባር ጽምቢሎም ኣለዉ። ኣብ ሜዳ ባሕቲ መስከረም ኣብ ዝተኻየደ ናይ ጽምብል መድረኽ መራሕቲ ሃይማኖትን ኣመንቲ እስልምናን ላዕለዎት ሰበስልጣን መንግስትን ህግደፍን ኣምባሳደራት ኣባላት ዲፕሎማስያዊ ማሕበረሰብ ተረኺቦም ነይሮም። ሶላት ብመሪሕነት ሙፍቲ ኤርትራ ሸክ ሳሊም ኢብራሂም አልሙክታር እዩ ተመሪሑ። ሸክ ሳሊም ኣብ ዘስምዕዎ ክትባ ኣብቲ ናይ ዒድ አልአድሓ ሃይማኖታዊ ኣገዳስነት ዘተኮረ ኮይኑ ንዋናታት ክብርታት ማሕበራዊ ድንጋፅን ሓልዩቱን ዘጉልህ ነይሩ። ዒድ አልአድሓ ዝኽበር ዘሎ ህዝቢ ኤርትራ ከም ሃገርን ከም ህዝብን ሰላሙን ፀጥቱን ኣብ ዘረጋገፀሉ እዋን ምዃኑ ብምጥቃስ እዚ ድማ ውፅኢት ናይቲ ሰማእታት ዝኸፈልዎ ክቡር መስዋዕት ምዃኑ ኣመልኪቶም እዮም። ናይ ሰላም ትርጉሙ ዝርድኡ እቶም ምረት ውግእን ሳዕቤኑን ዝፈልጡ ምዃኖም ብምጥቃስ ከዓ ሸክ ሳሊም ኢብራሂም አልሙክታር ንኩሎም ግዳያት ውግእን ሳዕቤናትን ሰላምን ምርግጋእን ትመንዮም። መበል 447 ዒድ አልአድሓ ዓረፋ ኣብ ከተማ መቐለ ጎደና ሰማእታት ኣብ ዝተኸብረሉ ዕለት እውን ዝተፀገም ወገናት ብምሕጋዝ ክኽበር ከም ዘሎ ሓፈሻዊ ቤት ምክሪ ጉዳያት እስልምና ትግራይ ገሊጹ እዩ። ዋና ፀሓፊ ሓፈሻዊ ቤት ምክሪ ጉዳያት እስልምና ትግራይ ሓጂ መሓመድ ካሕሳይ ከም ዝገለጽዎ ሎሚ ዓመት ትግራይ ካብ ከቢድን ፀበባን ክትወፅእ ሰላም ንክህሉ ፃዕርታት ከም ዘድሊ ገሊፆም ኣለዉ።

ብግዜያውነት ኣብ ትካል ዩኔስኮ ዝተመዝገበ መስጊድ ኣልነጃሺ ናይ ትግራይ እውን ዘለዎ ታሪካዊ ድሕረ ባይታ መሰረት ብምግባር ሙሉእ ኣፍልጦ ክወሃቦን ክምዝገብን ፀውዮም። ኣብ ቀረባ እዋን ኣብ ከተማ ኣክሱም ዘሎ ኩነታት ሓዱሽ መፀውዒ ስም ቅድስቲ ከተማ ኣክሱም ፍትሓዊ ከም ዘይኮነን ከም ዝቃወሙን ንመፍትሒታቱ ድማ ብሰላማዊ መገዲ ከም ዝቃለሱን ገሊፆም። ኣብ ማሕበራዊ መራኸብታት ልክዕ ዘይኮኑን ዝተዛብዑን ሓበሬታታት ዝውዝዑ ኣካላት ድማ ስርዓት ክሕዙ ከም ዝግባእ ተላብዮም። ፕረዚደንት ቤት ፍርዲ ሸሪዓ ዞባ መቐለ ሓጂ መሓመድ ስዒድ እውን መዓልቲ ተሓጓስ ከም ዝኾነን ዝተፀገሙ ማሕበረሰብ ንክሕጎሱ ሓገዝ ክግበረሎምን ኣብቲ መድረኽ ለበዋ ኣቕሪቦም እዮም። ጉዳይ ዶብ ምስ ኤርትራ ብግዜያዊ ስምምዕ ክድቅስ ኢትዮጵያዊ መንግስታዊ ትካል ሓቲቱ። ዝምድና ኤርትራን ኢትዮጵያን ክመሓየሽ እንተኮይኑ ጉዳይ ዶብ ብግዜያዊ ስምምዕ ክድቅስ ከምኡውን ንተጠቃምነት ወደብ ዓሰብ ስምምዕ ክግበር ከም ዘድሊ መንግስታዊ ትካል መፅናዕቲ ኢትዮጵያ ገሊጹ ኣሎ። ኢንስቲትዩት ጉዳያት ወፃኢ ኢትዮጵያ ብዘውፅኦ መግለፂ ኣብ ውሽጣዊ ጉዳያት ዘይምትእትታው ዘውሕስ ፀጥታዊ ስምምዕ ንስግረ ደባዊ ንግድን ቁጠባዊ ወፍርን ዝገዝእ ምርድድዳ ከምኡውን ንኢሚግሬሽንን ጥርናፈ ቤተሰብን ዘመሓደር ስምምዕ ክትግበር ኣሚሙ ኣሎ። ብዛዕባ ፖለቲካን መሪሕነትን ኤርትራ እውን እቲ ፅሑፍ ብደቂቕ ትንተና ሂብሎ። ተቃውምቲ ውድባት ትግራይ ንጥሕሰት ሕጊ ናይ መንግስቲ ፌደራልን ገፋ መናእሰይ ኣብ ትግራይን ኣውጊዞም። ካብዞም ውድባት ሓደ ዝኾነ ሳልሳይ ናይ ትግራይ ኣብ ዘውፅኦ መግለፂ ህወሓት ብግልበት ስልጣን መብሓቱ ስርዓት ኢትዮጵያ ድማ ህዝብን ግዝኣትን ትግራይ ብሓይሊ ጎቢጡ ምቕፃሉ ግቡእ ኣይኮነን ክብል ኮኒኑ ኣሎ። እቲ ውድብ ሓደጋ ደበና ኩናት ልዕሊ ዝኾነ እዋን የንፀላሉ ከም ዘሎን ትግራይ ዓውደ ኩናት ዝዋውን ሓድሕዳውን ኩናት ትኾነሉ ሓደገኛ ኩነታት ይፍጠር ምህላው ዝጠቐሶ ኮይኑ መንግስቲ ኢትዮጵያ ድማ ዘቐፅለሉ ዘሎ ጎበጣን ህዝብን ግዛኣትን ትግራይ ኢሉ እውን ምክልካል መሃያን መሰረታዊ ሸቐጣትን ብትር ከም ዝቃለሶን ብሄራውን ግዛኣታውን ሓድነት ትግራይ ንምርግጋፅ ሕጂ እውን ቃልሱ ኣጠናኺሩ ከም ዝቕፅልን ሓቢሩ እዩ። ብካልእ ወገን ህወሓት ሕጋውን ፖለቲካውን ቅቡልነት ዘይብሉ መንግስቲ ምጥያሹ ምልኣት ህዝቢ ክኾኑኖ ከም ዝግባእ ዝገለፀ ትውድብ እዚ ብሽሙ ምላስ ዝተመረፀ መንግስቲ ስልጣን ዝበሓተ ዝበሎ ሓይሊ ሳልሳይ ወያነ ትግራይ ኣፍልጦ ከም ዘይህቦ ብሽም መንግስቲ ዘሕልፎም ውሳነታትን ተግባራትን ሕጋውነትን ቅቡልነትን ከም ዘይብሎም ገሊጹ ኣሎ። ወፂኩ ከዓ ህወሓት ኣብ ዝተፈላለዩ ከባብታት ጀሚርዎ ዘሎ ግፋ መናእሰይን ነበራት ተጋድልትን ደው ከብል ብምሕታት ፖለቲካውን ዲፕሎማስያውን ቃልሱ ዝበለፀ ከም ዝሕይል ገሊጹ ኣሎ። ብፍላይ ብተፀራሪ ወገን ኮይኖም ናብ ኩናት ምድላው ዝገብሩ ዘለዎ ሓይልታት ትግራይ እውን ደምነት ደቂ ብሄር ንምትራፍ ጉዳይ ትግራይ ብብሄራዊ ዘተ ዕርቅን ለዘብን ክፍታሕ ድፍኢት ክገብሩ እውን ፀዊዑ ኣሎ። ኩናት ብፍላይ ኣብ መንጎ ደቂ ትግራይ ዝግበር ኩናት መገዲ ብተናን ጥፍኣትን ብሄረ ትግራይ ከም ዝኾነ ብምእማን ኩሉ ወገን መገዲ ሰላም ስኽን ዝበለ ዘተ ክመርፅ ከም ዝግባእ እውን ውድብ ሳልሳይ ወያነ ትግራይ ፀዊዑ ኣሎ። ብተመሳሳለ መገዲ ውድብ ናፅነት ትግራይ ውናት ናብ ቤት ምክሪ ፀጥታ ውድብ ሕብራት ሃገራት ናብ ኮሚሽን ሕብረት ኣፍሪካ ናብ ኣህጉራዊ ትካላትን ሰብኣዊ መሰላትን ማሕበረሰብ ዓለምን ብዛዕባ ትግራይ ዝምልከት ደብዳቤ ፅሒፉ ኣሎ። ኣብ ትግራይ ኣማይተ ሸሓት ተመዛበልትን ኣብ ውሽጥን ወፃእን ትግራይ ኣብ ዝርከቡ ፀበብቲ ማዓስከራት ሰብኣውን ክብርን መሰረታዊ ድሌታትን ስኢኖም ዘይተወሰነ ግዜ ይሳቀብዩ ዘለዉ ሰባት ዝጠቐሰት እቲ ደብዳቤ መሬት ትግራይ ብገዳማውያን ዕጡቋት ተታሒዙ ከም ዝርከብ እቲ ዝተገብረ ጭቡጥ ዕፅዋት ድማ ዛጊድ ይቕፅል ምህላው መሰረታዊ ቀረብ ነዳዲ ተዓፅዩ ናይ ሲቪላት ገንዘብ ኣብ ባንክታት ተኣጊዱ እዚ ድማ ቁጠባ ዞባ እውን ሙሉእ ብምሉእ ኣሽኪሉ ንሰብኣዊ ረድኤት ዓንቂፍዎ ከም ዘሎ ገሊጹ ኣሎ። ኣብ ዘፅንኩር እዋን ጥሜትን ድኽነትን ኣብ ዘለሉ እዋን ሕወሓት ምስኡ ዝተኣሳሰሩ ዕጡቋት ጉጅለታትን ንመንእሰያት ትግራይ ብዘይድሌቶም ብግዲ ናብ ወታደራዊ ግልጋሎት ንምእታዊ ጨካን ዝኾነ ሰፊሕ ወፍሪ የካይዱ ከም ዘለዉ እውን ከሲሱ ኣሎ። እዚ ድማ ዓሚቕ ማሕበራዊ በሰላ ይሕድርን ንስድራ ቤታትን ክበታትን ዝኽእል እዩ ክብል እውን ውናት ኮኒኑ ኣሎ።

0: ኩራ ሰማትና ካብዚ ቀጭሉ ዝቀርብ ዘሓለፈ ሶኒ ዝጀመርናዮ ዕላል ምስ ተጋዳላይ ዳንኤል ጋርዛ እዩ ድሕርዛ መሰጋገሪ ናብኡ ክብለኩም እየ
1: Starting a new life in Australia isn't easy.
2: A lot of companies have rejected me.
3: Sometimes I feel like, oh, I'm gonna quit, I've given up.
1: Work in Progress is a podcast to help skilled migrants rebuild their careers in a new country. You'll hear inspiring real-life stories, expert advice, and valuable tips to help you find a job and advance your career. Work in Progress. Listen now wherever you get your podcasts.
4: sbs.com.au/tigrinya ኣብ ኦንላይን ወትሩ ትበፅሕዎ መርበብ ሓበሬታ ይኹን እዋናዊ ዜናታት ዛዕባታትን መዘናግዒታትን ኣብ sbs.com.au/tigrinya ረኸቡ sbs ትግርኛ ምስማዕ ዓጊብኩምሉ ዶ ኣብ ፌስቡክና ኣትኹም እቲ ዝርርብ ቀጽልዎ ሓሳብኩም ኣካፍሉን ላይክ ግበሩናን sbs ትግርኛ ኣብ ፌስቡክ
0: ከምዚ ፍለጥ ኣብዚ ሰሙን ኣብ ውሽጥን ወፃን ዝርከብ ህዝቢ ኤርትራ ንመበል 35 ዓመት ነፃነት ከኽብር ቀን እዩ ነዚ ምክንያት ብምግባር ካብቶም ኣብ 24 ጉንበት 1991 ናብ ኣስመራ ዝኣቱ ናይ ፈለማ ተጋደልቲ ዝኾነ ተጋዳላይ ዳንኤል ጋርዛ ብዛዕባ እቲ ኩነታት ንድሕሪት ተመሊሱ ስምዒቱ እንታይ ከም ዝነበረን ከምዝተፈፀመ ኩነታትን ኣዘንቲልና ቀዳማይ ክፋሉ ብሶኒ ኣቕሪብናዮ ነርና ካብቲ ዝገደፍናዮ ትሕዝቶ ክንቅፅሎ ኢና ናብኡ ክብለኩም
5: እታ መልእኽቲ ካብ ኢስያ ዝመፅት መልእኽቲ እያ ትብል እዚ ስኡልካ ጠቕሊልካ ስኡልካ ነስመራ ምእታዊ ዝበሃል ነገር ክፀንሕ ኣለዎ ተጠንቀቁ ኩሉ ሰራዊት ኣብቲ ዘዝፍ ዘለዎ ቦታ ክፀንሕ ክኽእል ኣለዎ ሰራዊት ካኣት ይብሉ ነስመራ ገለመለ ትብል መልእኽቲ ብመገዲ ሸሪፎ ገይራ ትመፅ ማለት እዩ ብጣዕሚ እዩ ማለት ሽዑ ኣነ ዋላ ንእሽተይ ከለኹ ሲ ዋላ ሰንሳይ ትበካን እያ በዚ ሕጂ ክትሪኦ ከለካ ምስ ዓበና ምስ ተምሃርና ምስ ኣበልና እሞ ከዓ ሰራዊት ንድሕርኣ ሕቁ ሂቡካ ኩሉ ግዜ ኣብ ዝኾነ ቦታ ማለት እዩ ኣድቫንቴጅ እንዲ ነቲ ኣድቫንቴጅ እዚ ኩሉ ግዜ ክትኩስ ክትምዝምዞ እዩ ዘለካ ምምዝማዝ እዩ ዝበሃል ዋላ ኣብቲ ከም ቃል ኣብቲ ናይ ወታደራዊ ታሽሙ
0: ግን ኣብቲ እዋንቲ እዝያ ስንምንታይ ከምኡ ዓይነት

0: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
1: ቴክስት ለወንዲ
2: እንታይዝብል
1: ነቲ አመታት ተጋደልናሉ ነቲ ተሐላት ገለመለ ነቲ ደጀና ነቲ ነበረ ንብረትና ነቲ ወታና ገገዲፍካ ሶልካ ቀልቀልና በልካ ነስመራን ኸድ ገለመለ ዝበሃል ነገር ገለመለ ኮሊ ይብሉን አቦቦቱት ናይ ሰሐል ቦታስ ከምዘለዎ ሲኢንታክት ፈንሐለዎ ገለመታት ዝብል ኮምታት ዝመስል መልእክታት ነይርዋምዛ እጅ ሁሉ ቲዘር ክዝክሮ ስለዘይክልቲ ዲቴይልስ ማለት እዩ ብዝኾነ ግን
2: ስለዚ እቲ ሓሳብ ሲ ማለት ፕሪቴክስት ትብሎ ዘለኻስ እቲ መሪሕነት ብፍላይ ናብ ኣስመራ ኣይእቶ ዲ ዘስምዕ ወይስ ብሓፈሽኡ ዝተጋደልትስ ናብ ኣስመራ ክኣትወይ ወይ ክተተሓዘ የብላን ኣስመራ
1: እዩ ወ ተኸቢቡ ክፀናሓለዎ ኣስመራ እዩ ዝብል እዩ ነርኮ ታሽሙ እቲ ወታደራዊ ታሽሙ ክትሪኦ ከለካ ብኦፕሬሽን ለበል ኣውሪድካ ነቲ መልእኽቲ ክትሪኦ ከለካ እታ መምርሒ እንታይ እያ እቲ ንዓና ዝምልከተና ማለት እዩ ሰራዊት ሲ ኣብቲ ከባቢ ኣስመራ ድፋዕ ሒዙ ክፀንሕ እዩ እቲ መልእኽቲ ማለት እዩ ብከምኡ እዮም ተረዲኦ ሞ ኩሉ ሰብ ከዓ መንዕምም ኢሉ ማለት እዩ ግን ኣብ ኢሎም ክዛረብ ከልዮም ቀዳይ ነገርቲ መልእኽቲ ካብ ኢሳያስ ስለዝኾነ ብፍላይ ካብቶም ሰኣና ዝነበሩ ሓለፍቲ ኩሎም እቲ ናቶም ብቕዓት ይኹን ዋላ ናቶም ደረጃ ናይ ትእዛዝ ኢሳያስ ምቕባል እምበር ዝቀም ኣቃወማ ዘለዎም ሰባት ኣይነበሩ
2: ስለዚ ብወታሃደራዊ ዓይነ ክትሪኦ ከለካ በዓል መስፍን ሓጎስ ከምኡ ዓይነት ውሳነ ክውስኑ ከለዉ ከምኡ ዝበሃል የለን ሰራዊትና ኣብ ሓደጋ እዩ ክወድቕ ኣብ ዝበፂሕና ንምለሰሉ ወይ ከዓ ኣብ ድፋዕ ሒዝና ጠጠው ንብለሉ ኩነታታይ ክህሉን እዩ ኢሎም ክውስኑ ከለዉ ኣንጻር እቲ መሪሕነት ወይ ድማ ኣንጻር ትእዛዝ ይኸዱ ኣለዉ ዶ ኢልካ ትሓስብ ኣብቲ እዋንቲ ማለት ከምኡ ሓሲቦም ከምኡ ተባሂሉ ዶ ወይስ እንታይ ብድሕሪ እዩ ዝመፅእ እንታይ ዝሰዕበ ክመት
1: ኣብ መስፍን ሓጎስ ዳሕራይ እንደ ዝሰምዓ ዘለኹ እዚኣ ኣብ መንጎሲ ዕልና ኣላ ወይ ነቲ ነገር ገምጊምናዮ ገላ ኣይንፈልጥ ኢልና ነርና ዝኩሉ ዓመታት ክሓልፍ እዛ መፅሓፍ ተፃሒፋ ምስ ረኣየ ኸዋ ግን ኣነ እውን ደው ኢላ ሓቲ ኮን መስፍን እዛ ከምዚኣስ ከምዚኣ ነራ ገለ መለለስ ሓደሓደ ኢንሳይት ክገብረለይ ሓደሓደ ነገር ሓቲ እዩ ኣነ እውን ሕጂ እንታይ እዩ እቲ ነገር መስለካ ኣብቲ እዋን እቲ ኮይና ከምዝንሓስብ ነርና ወይ ከምዚ እዩ ነርሱ ኩነታት ክኣነ ንዓይ የፀግመኒ ብዓቕመይ ብናተይ ደረጃ መንስታት ክቋሙ ዝኽእሉ ኣይኮኑ ነሮም እቶም ምሳና ጥራይ ዘይኮነ ዋላእቲ መረዳእታ ንባዕሉ ከመይ ጀሪ ዘቕርቦ ነሩ እቲ መረዳእታ እታ ዝበልካ ፕሪቴክስት ሕጂ ኣነ ዝዝከረኒ ሰገጥ ክተብሎም ፈቲናያ ዋላ ጀሚኒቲ ዝመስል ወይ ከምዚ ፅቡቅ ነገር ዝመስል እውን ነይርዋ ሳሕል እቲ መዋእልና ዝተገበልናሉ ጠጠንቂና ይኹን ከይድ ኣይኮንናን ገለገለ ዝብል ዓይነት ከዓ ነይርዎ እዩ ዘረባቲ ዘርባ ማለት እዩ ሕጂ እንስታት ኩሉ ሓዊስካ ከምቲ ኩሉ ግዜ ዝኸይድ ማለት እዩ እቲ ብውሽጢ ዝሓስቦ ንሱን እቲ ሱ ዝብሎን በበይኒ እዩ ናይ እስያስ ኩሉ ግዜ ሰያታ ፀገም
2: ስለዚ ኢንሃንድሳይድ ማለት ሕጂ ኮንካ ክትሓስቦ ከለካ ወይ እውን ኣብ ማእከልኩም ዝዝረብ ሲ ኣብ ውሽጡስ እንታይ ሃቐና እዩ ነይሩ እንታይ ሞቲቭ እዩ ነይሩ ከምኡ ዓይነት ክውስን ማለት ከም ዝበልካዮ ምናልባት ከም ምክንያት ኣቕሪቦ ኣሎ እቲ ካብ ሳሕል ጠቕሊልካ ምውፃእ ዝበሃል ነገር የለን ዓይነት ማለት ፅቡቅ ዘስምዕ ግን ብድሕሪኡ እንታይ ኢልካ ተሓስብ ሕጂ ክትሓስቦ ከለካ
1: ብብዙሕ ነገር እንዲካ ትሪኦ ሓደ በቲ ወታሃደራዊ ፍልጠት ናቱ ክሳብ ክንድኡ ከነይሩ ድዩ ማለተይ ሲ ሰራዊት ጎይ ዘሎ ኣባይታ የለን ንሱ ኣብ ዓዲ ምልዩ ዘሎ ነቲ ኩነታት ከም ግቡእ ክርድኦ ይክእል እዩ ክትብል ትኽእል ኢካ ደት ሓደ ወገን ማለተይ ሲ ኩሉ ነገር ርኢና ክንዛረብ ምእንቲ ትገምጋም ነቶም ትሰምዑ ዘለዉ ሲ እስያስ ዝኣክል ከይሓሰበ ከየበለ ዛረብ ድዩ ገለታት ክህሉ ዝኽእሉ ሰባት ተልዮም ማለት እዩ ከም ሓቂ ክትሪኦ ከለካ ግን ንሕና ትገምጋም ኣነ ብምንታይ ክሪኦ ዘሎ ምስለካ በቲ ወታደራዊ ኩነት ኣባይታ ዝነበረ ዝግበር ዝነበረ መስዋእቲ ዝኽፈል ዝነበረ ሲ ሰራዊት እንዳሃደ መልካ ከሎ ሲ ነቲ ኣጋጣሚ ተጠቂምካ ነቲ ዝነበረ መስዋእቲ ይኹን ካልእ ነገራት ኩሉ ክትሕፅርን ከተውሕድን ዳኢኻ ወታደራዊ ኩነታትካ ክገዛእካ ዘለዎ እምበሪ ካልእ ፖለቲካዊ ውሳነ ብደገ ክመፅእ ኣይንተግብአን ሕጂ ክትሪኦ ከለካ ምኳኒ ምስ ኩሉ ኒሕና ንሰምዖ ዘለና ምስቲ ናይ ዝተፈላለዩ እዋን ዝመፅእ ምልክትቶታት ግን ዓብዪ ካልእ ስካንዳል እዩ ነይሩ ማለት እዩ ግን ከዓኒ እዚ ከምዚ ዓይነት ታሪክ ዝገርመካ ኣብ ናይ ኪባ ነገር ክርኢ ከለኹ እዛ ኪባ እንታይ እዮም ዝብልዋ ኪባ ሊብረ ትበሃላላ ሓንቲ ዶክመንተሪ ኣብኡ ክሪኣ ከለኹ ሲ ዝገርመካ ተመሳሳሊ ስቶሪ ኣንቢበ ነይረ ወይ ከዓ ርአ ነይረ እንታይ እያ ዝብል ነራ ክልተ

0: ክልተ ወገን እዛ አትነሩ ሰራዊት ናይ ኪባን መሽሙነቲ ኣርታ ካፒታል ሲቲ
1: ናባባ ሃባና
0: ናባባና ደሊዮም ከኣ ብኻልእ ቦታ ኸኣ ናብ ካልእ ዝኣተዉ ነይሮም። ሕጂ እቶም ምስቶም ሃባና ዝነበረ ሓደ ወታደራዊ መራሒ ከም በዓል ወዲ ሓጎስ እዩ ነይሩ። በቲ በዓሉ እዚ ፊደል ካስትሮ ከዓኒ ንበዓል ሳንዲየጎ ገለመለ ይኸይዱ። ሕጂ ንሃባና ስለዘይኣተወ ምን ኸትብሎ ሲ እዚ ፊደል ካስትሮ ዳርጋ ነታ እሱ ዝኣተዋ ነታ ሳንዲየጎ ስንዓ ወና ከተማ ትኾን ኢሉ ነይሩ። ዝገርመካ እዩ ማለት ስ ታሪክ ሲ ኣብ ኩሉ ኢካ ትሰምዖ ማለት እየ እዚኦም።
1: ስለዚ ንክብሩ ክበሃል ስኒ ኣብቲ እሱ ዘለዋ ክትከውን ነይርዋ ማለት እዩ።
0: ንሱ ዘለዋ ቦታ እቲ ኣነ ዘለኹዋ ሳያታወና ከተማ ትኸ።
1: ስለዚ እዚኣም ናብ እስያስ እንተምፂናያ ስኒ እስያስ ኣብ ሳሕል ክኸውን ድሌት ነይርዎ ኢልካ ትሓስብ ማለት እዩ።
0: እቲኖኖ ከምኡ ዘይኮን ክት ዘለኹስ እስያስ ስለዘይነበረ እሱ ዘይብሉ መዓልትታት መራክ ንኣቱ ሰይገልየን ማለት እዩ። ኣነ ኮይኑ ስማዕኒ
1: እቲ
0: ግሎሪ ሲ ግሎሪ ካልኦት እዮም ክወስድዎኖ
1: ጥቡቅ ድሓን ናብቲ ክስታይ ንመለስ እዚኣ ማለሲ ኣብሪሕካ ኣለካ በቲ ዝስማዓካ ኣብቲ እዋን እቲ ዝተሰማዓካ ገሊፅካ ኣለካ ኣብቲ ኮመንት ዝፀሓፍካዮ እሞ ኣብ ቤት ገርግሽ ካ ኣቲኻ ኣስመራ ብዓይንካ ትሪኢ ኣለካ ስድራኻ ናይ ቁሩብ ሜትሮ ወይ ኪሎ ሜትር ገለ መለክተ ኪሎ ሜትር ኣቢሎም ርሒቆም ኣብ ዝነበሩሉ እዋን ካብኡ ንከረንገፅኩም ኢኹም ከይድኩም ማለሲ እቲ ናፍቆት ኣሎ ኣሕዋትካ ናይ ምርኣይ ስድራኻ ናይ ምርኣይ ነይሩ እንታይ ተሰሚዕካ ማለት እዩ ኣብቲ ከባቢ ስመራ ከለካ ግን ናብ ገዛካ ዘይምካድካ ብኡ ብኣቢልካ ድማ ናብ መገዲ ኸረነቲ ሰራዊት ዝኸይድ ዝነበረ ናይ ኢትዮጵያ ምስዓብ ወይ ምዕጋት ናብ ዝብል ስርሒት ኢኹም ከይድኩም እቲ ዝነበረካ ስምዒት እንታይ መስላው?
0: ኣጋጣሚ ኢኻለካ እዛ ነገር እዚኣ ድሕሪ ክንደይ ዓመታት ሽዑ ዝነበረ ዝኽርታት ኣብቲ ቀዳማይ ዓመታትን ድሕሪ ድሕሪ ዝመፅእቲ ዝኽርታት ናመፀካኒ ዝኸይድ ኣነ ዝገርመካ ሓደ ካብተን ዓበይቲ ነገር ዝኽሪ ሕጂ ተመሊሰ ክሪኦ ከለኹ ኣብ ቤት ገርግሽ ምስ በፅሓና ገዛና ክንከይድ ኢና ማለት እዩ። ካብ ሕጂ በቃ ኩሉ ተወዲኡ እዩ ኣትሊስት ሰይፍልሲ ካብዚኣን ኣልፈሮማያ ገዛውተይ ካብ ቤት ገርግሽ ንኣልፈሮማያ ሲ ብዙሕ ኣይኮነን እዚ ኩሉ መገዲ መፂና ስለዚ ገዛስ ክኸይድ እየ ማለት እዩ። ስድራይ ስክርእዮ ናይ ኣደያ ነራ ምስ ኣሕዋተይ ክልተ ኣሕዋተይን ባስከ ሰለስተ ኣሕዋተይን ኣደይን እዮም ኣብቲ ስመራ ኣነ ገዲፈዮም ግን እቲ ሓደ ኦረዲ ንዓዲ እንግሊዝ ወፂ ነይሩ ክመሃር እቶም ክልተ ግን ገዲፈዮም ኣነ ዘይፈልጦ እምበር ሓደ እውን ወፂ ነይሩ ሓንቲ ጓልን ኣደይን እየን ኣብ ገዛ ተሪፈን ነይረን ማለት እዩ። ሕጂ ናብዚኦም ክኸይድ ውዱእ ገይረ ምስ ሓሰብኮ እንታይ መፂን ሽዑ ወይለይ ሕጂ ከዓ ባፀገም ኣሎ ካልኦት ዓበይቲ ኣሕዋተይ ዝተጋዘሉ ቅድመይ ነይሮም ተሰውኡ ማለት እዩ። ሕጂ ናቶም ከዓኒ ድሃይ ገይረ ይፈልጥ ኒ ከምዚ ኣለዉ እየ ዝፈልጥ ዋላ እኳ ከምዚ ኣክቲቭሊ ኣበይ ኣለዉ ከምኢ ለካሓትት ገለመለ መልክዕ ስለዘይነብሩ ክትገድሊ ብዙሕ ክትሓትትን ኢኻ ግን ነቶም ዝፈልጦም ሰባት ሓደ ዘመደይ ነሩ ንቀረባ ሓላፊ ገለመለ የልዕሉሉ ብገለምሽ ነቲ ዘረባ ሸፈፍ ብሎ ኣብ ኢዳ ክፀንሕሞ ናይ ግድን ዝኩሉ ዓመታት ገለመለ ኢሎም ኤኒወይ ሓደ እንዳ 8 ብርጌት ትበሃል እዛ ኣብ ዓዲ ያቆብ ዝነበረት ናይ 78 ኣብኣ በተን ታንክታት ተረጊፁ ክኸውን ይኽእል ኣብኣ ከምተሰውአ ይፈልጥ እቲ ካልኣይ ከዓ ኣብ ዳ 23 ኣይ ቲንክ ኢላ ፃዕዳ ገለ ይመስለኒ ኣብ ብርጌድ 23 ከም ተሰውኡ እዚኦም ዓበይቲ ኣሕዋትይ ማለት እዮም። ሕጂ እንታይ ተዘኪሩኒ ኣደይ ተሰብከይደ ሕጂስ ኣበይ ኣሎ ኣሕዋትካ ክብለኒ ስለዚስ እንታይ ክብላል ኣለ ደይ ገለ ኢለሲ ኣብ ካልእ ጭንቀጣት እየ ማለት እዩ። ሕጂ ንስመራ ገዲፍና ንማይ ተመናይ ክንከይድ ከለና ሲ ገዛና ዘይምኸድናስ ዘርጋ ከምዚ ሓውሲ ሪሊፍ ከምኡ ወይ ተሰሚዒኒ ስትረንጅ እዩ እቲ ጉዳይ ኣፍኮርስ ግን ንዓይ ምስ ዝነበረኒ ክሳይ
1: ምክንያቱ ክትሪኦም ገፅ ስድራካ ስኒ ኣይ ከቢድካ ማለት እዩ
0: ካቶም ዓበይቲ ለባማት ንፉዓት ምሁራት ገለመ ንምሻ ለካ ኣብ ገዛ ከምሽንናትካ ሄራር ክለካ ኣነቲ ናይ መጨረሽታ እየ ኣበል ሰብኣየ ካብቶም 8 እታቶም ከዓ ቀዳማይን ካልኣይን ሳልሳይን እዮም ቀዳማይ ኣብ ጀብሃ ዝነበረ ኦረዲ ከይዲ ይቡገይሩ። ሕጂ ናይ ብሓቂ ዝገርመካ በቃ እዚኣቶም እዚኣተውስ ኣነኣትይ ማለት ድዩ ገለለስ ነብሰይ ክሳይ ገርያ ካልኦት ካብኡ ንላዕሊ ከዓኒ ጎረባብትና ተኸባቢ ባርዚል ከዓ ዝነበሩ ተኪአን ንኪአለን ዝበሃሉ ደቀ ቦይተክለ ዳድኳን ኣላብተኸባኒያላ ናዲ ፀሓይቱን ናብ ቦይተክለ ገለ ንብላ ደቆም ከዓ ነይሮም ንዓና ኢንስፓየር ዝገብሩና ገድሊ ክንከይድ ንፉዓት ከምዚ ተባእሲ ሓቦ ዘለዎም ምሻለዉ ከ ንፉዓት ሰባት ከምዚ ዝበልኩካ ግርማይ ሰመረ ዝብልዎ እውን ልማዝ ሰመረ ሰብኣያ ነዚ ዶክተርሰይቲ
1: ዶክተር ፍፁም
0: ወሰይ ዶክተር ፍፁም ንዓ ሓዋውን ግርማይ ሰመረ ዝበሃሉ ነሮም እዚኦም ኩሎም ንዓይ መዋፅእተይ ንዓይ ኢንስፓየር ዝገበሩኒ ከምዚ ሰብኡት ንክንከውን ክንደፍር ዝነበረና ባክግራውንድ ገለመለ ቅርቡ ክስታይ ክንገብር ዝገበሩና ሰባት እዮም ነሮም እዚኣቶም እውን ኣይኣተውን ብፍላይ ተኪአን ንክዕለን ብቀረባ ፈልጦም ረኪበ እዮም ረአ ተኪአ ብፍላይ ኣብዚ ቀረባ ንዓይ ዝነበረ ቀፃሊ ኣብ ኣስመራ ዝጎድኩስ ዝነበረ ወረቐት ከይዱ ጥቅዕ በዕሉ ገለገለታት ዝነበረ እዩ ምሳይ ቀረባ ቅርበት ነይሩ ወይ ቁርብ ዕድመ ሕልፍ ብለኒ ነይሩ እዩ ግን ኣፀቢቐታሽ ብቅርቡ ሰብ ነይሩ ብጣዕሚ ከዓ ዝፈትዎ ነይረ ብጣዕሚ ንፉዕ ወዲ ደፋር ኣብ ዝኾነ ብኣስድዩ ወለ ንሻለ ከናይ ከባቢ ናይ ገዛውትካ ናይ ገለ ከምዚ ተድምቆ ሰብ ከምኡ እዩ ነይሩ እሰብ እዚ ከዓ ተሰው እዩ ኣብቲ መጨረሽታ ዝገርመካ
1: ስለዚ ትፈልጥ ነርካ ማለት ከምዝተሰው
0: እዎ ፈልጦም እየ ነ ክትኦም ከዓ ረኪብዮም ነሩ ብኣካ ረኪብዮም ነሩ ሓደ ኣብ ድሕሪ መስምር ኣብ ከባቢ ኮይናት ናይ ባረንቱ ናይ 85 ርክብየ ነረ እቲ ሚክኤል ተዓቢ ማለት እዩ ንፍዕ እዩ ነሩ ስመርሓ ጋንታ ከመይ ዝኣመሰልቲ ዋጋኢ ክንደይ ጥኢት ተወጊኡ ግን ስቲል ዝቕፅል ነይሩ ኩናት እንዳተወግዒ ከሎስ ክምስ ክንደይ መጓእቱ ዕዳዊ ገለመለ ተወጊኡ ከሎ ኣዝዩ ኩሉ ሰብ ዝምካሓሉ ኩሎም ዝዛረብሉ ቶም ብፀት ክትውዕሎም ከለካ ገለመለ በቃ ዝንእድዎ ዝነበረ ሰብ እዩ ኣጋጣሚ ረኪበ የንዑ ብወዲ ሓደ ወዲ ውድርድዋ ንብሎ ወዲ ነይሩ ምሳና እሱ መፅኡ ሎ ምክኤል ምስ በለኒ ከይደፍቲ ሩባታት ናይ ጀርበት ዝብሎ ቦታ ኣብ ክፀቡ ነብሶም ፀኒሖም ረኪበ እየ ማለት እዩ ናይ ድሕሪኡ ከዓኒ እናረኪበ እቲ ተኪአ ዝብሎ ዘሎ ተኪአ ከዓኒ ኣብ ግንባር ሓልሓልካ ኦፕሬተር ናይ ወዲ ልብሱ ኮይኑ ፀኒሕኒ ንስኡ ከዓ ተረኪብና መፅሓፍቲ ከማ እንተላዊጥና ገልኣና ብዝሓሸ ቦታ ስለዝነበልኩ መፅሓፍቲ ገለመለ ነይሩኒ ከምዚ ልቢ ወለዳት ገለመለ ሂበዮ የዕሊልና ካልእ ሰብ ኮይኑ ፀኒሕኒ ህደ ኢሉ ከምቲቀደሙ ዘይኮነ ምክንያቱ ዲስፕሊን ናይ ወተሃደር ገለመለ እዚ ከዓኒ ኣብ ዝሓል ከዓ ንሱ ከዓ ከምኡ ተሰው እዩ ሕጂ እዚኦም ከዓኒ ንዕኦም ገዲፈ ኣነስ መራኣቱ ስለ ዘለኹ ቅሩብ ክሳይ ስማዓ ነር ግልቲ ነይሩኒ ማለት እዩ ሕጂ ነዚአን ኩለን ሕልፍ ኢለናለይ ንሳሓል
1: ከረንገፅና እንተተብገስናስ ከምዚ ንሻለካ ንግዜ ከም ዕረፍ ከም መህደሚ ጌርካ ራይ መወዳእታ መዓዚኻ ማለት ናይ መጀመርያ ክብለ ብድሕሪኡ ናብ ኣስመራ ተመሊስካ መዓስ ኣቢሉ ተመሊስካ ስንምስ ስድራኻ ተራኪብካ ማለት እዩ ብድሕሪ ዝኾነት
0: ሽዑ ከይድና ናበይ ከይድና ማለት እዩ ንቲ መንገዲ ቀፂሉ ኣብ ዕላ ብርዕድ ከባቢ እቲ መብዛሕትኡ ሰራዊት ጠጠው ኢሉ ነይሩ ኣብኡ እቲ ሰራዊት ደርጋ ሒዝናዮ እንዳማረኽና ጠጠው እንዳበልና እንዳገለመለ ከረን ኣቲና ማለት እዩ ኣብ ከረን ኣብኡ ኮፍ ኢልና ማለት እዩ ከም እዚ ማለት እዩ ከምቲ ኮማንድ ፖስት ማለት ናይ ትዝለዓል ናይ ትኮር ተን ካልኦት ክፍለ ሰራዊታት ግን እግሪ እግሪ ክሳብ ባርካ ክሳብ ሱዳን ከይደን ማለት እዩ ክሳብ ተሰኒ ነቲ ዝነበረ ሰራዊት ዘሎ ዕጥቁ ካብ ባንክታት ሒዝዎ ዝኸደ ተን ዝርከበን ገንዘብ ናይ ኤርትራ ባንክ ንስኦም እየን ዝኸዳ ነረን ኩለ ንሳተን ኣብኣ ተረኪበን ብዙሓት ኣይነበራን ዝገድመካሲ ኣነ ካብቶም ቆፀርቲ ገንዘብ ገለ ዳሓራይ ገይሮም ምስ መፀቲ ገንዘብ ኩሉ ተኣኪቡ ናብቲ ኮርሲ 5,000,000 ዲና ገለ ፈቒድና ኒሕና ብወገአና ማለት እዩ ትብኢድና ዝኣተወት ካልኦት ኣብ ኢዶም ዝነበረ ምናልባት ካልኦት ባሕባሕ ዝበለ ገንዘብ ነይሩ ክኸውን ይኽእል እዩ ግን ካብ 5,000,000 ዘይብዝሓ ገንዘብ ነይረን ብሳንዱቅ ገይሮም ኣምፅኦምን ቆፂርና ኣረኪብና ነቶም ቁጠባ ናሕና ማለት እዩ ሕጂ እንስሳት ጌርና ድሕሪ ግል ግዜ ከዓኒ ነስመራ በዓል ነይሩ ሲ ነስመራ ንመፅ ማለት እዩ ከምዚ ባሕቲ መስከረታ ኢሚድት በዓል ዝነበረት ነስመራ መፂና ኣብ ቃኞ ኣትእየ ማለት እዩ ገዛይ ኣይከድኩን ቃኞ ከይደ ሽዑ ቃኞ ምስ ሓደርና ከይደ ከዓ ንገዛና ማለት እዩ ንገዛ ተኸድኮ ኣጋጣሚ ኣደይ ኣይነበረትን ኣዲስ ኣበባ ሃዲማ ምክንያቱ ኣብቲ ካንሸሉና ሓደ ኣብቲ ጎረቤትና ማለት እዩ ከምዚ ኔቪ ሓደ ተርር ሰብ የሸግረን ስለዝነበረ ኣዲ ተጋደልቲ ኣገለመለ ኢሉ ካብኡ ተሓድም ኣደይ ሓፍተይን ሒዛ ንኣዲስ ኣበባ ሃዲማ ነራ ናብ ቤተሰብ ማለት እዩ ከይዳ ፅናሓኒ ገዛ ወል ሓደ ሰብ ዘይብሉ ኣዝማድ ገለመለ ግን ኣትዮም ኣለዉ ባዕልዳንኤ ዘለ ስለ ዝተባሃለ ገዛ ከፊተን ገለመለ ፀንሓን ተም ጎረባብቲ ገለመለ ዝፈልጠን እውን ነረን ተሓጒሰን ግበት ሓደ ከዓ ጉሄን ኣነ ግን ወል ሓንቲ ሰንበትኩም ከምዝብለካ ሲ ስቲል ታሕቶ ከምዚ ተሃድመለይ ዘላ ጥራይ ኮይኑ ስለዝስማዕኒ ስቲል ሕጂ እውን ክስታይ እየ ነይሩ ማለት እዩ
1: ስለዚ ሙሉእ ሓጎስ ኣይኮነልካን ማለት እዩ በቲ ሓደ ወገን ናይኮባትካ ገዲፍካ ኩራ ሰማዕትና እዚ ምስ ተጋዳላይ ዳንኤል ጋርዛ ዝገበርናዮ ሙሉእ ትሕዝቶ ከነቕርቦ ይከኣልናን ብሕፅረት ግዜ ኣብ ዝኾነ ሰዓት ግን ኣብ sbs.com.au/ትግርኛ ወይ ድማ ኣብ ኤስቢኤስ ፌስቡክ ኣትኹም ብኡቢልኩም ድማ ናብ መርበብ ሓበሬታና ኣትኹም ክሰምዖ ትኽእሉ ኢኹም ኣብ ናይ ዩቲዩብ ቻነልና ኣብ ኤስቢኤስ ትግርኛ ኣትኹም ውን ኣብ ዝኾነ ሰዓት ክፀንሐኩም እዩ ክሰምዖ ትኽእሉ ኢኹም እዛ ናይ ዳዊት ነጋ ወይ ዛመይ ትብል ናብቲ ዝቕፅል ትሕዝቶ ክንሰግር ኢና

0: why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
1: ኣብ ዝኾነ ዓይነት ሞባይል ዝተፈላለዩ ትሕዝቶታት ብነፃ ስምዑ ናብ sbs.com.au/ትግርኛ ብፅሑ ወይ sbs ኦዲዮ ኣፕ ዳውንሎድ ግበሩ። sbs ኦዲዮ ኣፕ ሎሚ ዳውንሎድ ጌርኩም ኩሎም ትፈትውዎም መደባት ክትሰምዕዎም ጀምሩ። ካብ ኣፕ ስቶር ወይ ካብ ጉግል ፕሌይ ብነፃ ክትረኽብዎ ትኽእሉ ኢኹም። ካብዚ ቀጺሉ ዝቐርብ ትሕዝቶ ሰሙናዊ መደብ ምንባር ኣብ ኣውስትራልያ እዩ። ኣብ ናይ ሎሚ መደብና ብዛዕባ ነዳዲ ኢና ከነተኩር። ዓይነታት ነዳዲ ኣብ ኣውስትራልያ ዝብል ኣርእስቲ ክህልዎ እዩ። ዋጋ ነዳዲ ኣብ ዘይረግዓሉ ኩነታት ኣብ መላእ ኣውስትራልያ ዘለዉ መራሕቲ መኻይን ነዳዲ ንምዕዳግ ብዙሕ ገንዘብ ይኸፍሉ ኣለዉ። ስለዚ ነዳዲ ኣብ ትመልእሉ እዋን ናብ ዝሓሰረ ናይ ነዳዲ መዕደሊ ነቕጣ ምኻድ ርትዓውድ እዩ። መልሲ ናይ ዝሕቶ ነፍሲ ወከፍ ማኪና ዝደልዩ ዓይነት ነዳዲ ስለ ዝፈላለ ብቐንዱ ኣብ ዓይነትን ድልየትን ሞተርካ እዩ ዝምርኮስ። ኣብ መዕደሊ ነቕጣታት ነዳዲ ዝርከቡ ቀንዲ ዓይነታት ነዳዲ ዝተፈላለየ ደረጃታት ናይ ኣንሊድድ ፔትሮል፣ ኢታኖል ብለንድድ ፔትሮል ከምኡን ዲዘልን ይርከብዎም። ሰለስተ ቀንዲ ናይ ነዳዲ ፔትሮል መስመራት ኣለዉ። 91 ኦክቴን ነዳዲ፣ ስሩዕ ዘይተጻረየ ነዳዲ ኣንሊድድ ፔትሮል፣ ፕሬሚየም ኣንሊድድ 95 ኦክቴን ከምኡን 98 ኦክቴን ነዳዲ። እዞም ቁፅርታት እዚኣቶም ኣብ ካልኦት ሃገራት ካብ ዘለዉ ዓይነታት ብዝተፈላለየ መዐቀኒታት ብቕሩብ ክፈላለዩ ይኽእሉ፣ ኮይኑ ግና ማዕረ ባህሪ ከም ዘለዎም ዘክ ኣማን ገሊጹ ኣሎ። ንሱ ፕሮፌሰር ኬሚካል ኢንጂነሪንግ ኮይኑ ኣብዚ እዋን እዚ ኣብ ዩኒቨርስቲ ዌስተርን ኣውስትራልያ ምክትል ቻንስለር enterprise education.
2: So if you go to the US for instance, you'll see low, medium and high grade octane are traditionally labeled 87.
1: ናብነት ናብ ኣሜሪካ ተኸድካ ትሑት ማእከላይን ልዑልን ደረጃ ኦክቴን ትርኢ። ብልምዲ 87 89 ከምኡን 91 ዝሽፍን እዩ። እዚኣቶም ኣብዚ 91 95 98 ዝበሃሉ እዮም። ኣብ ነብሲ ወከፍ መዳይ እቲ መንግስቲ እዩ ነቲ መፀውዒ ዝመርፆ። ኣብ መወዳእታ ግን እቲ ሓቂ ኣብ መላእ ዓለም ዝተወሃደ እዩ። ኤምሪት ኦክቴን ነቲ ነዳዲ ቅድሚ ግዜኡ ንኸይነድድ ዝገብሮ ተቃውሞ ዝቆፃፀር እዩ። ጄምስ ዊልያምስ ብዛዕባ እዚ ይገልጽ። ንሱ ኣብ ሮያል ኣውቶሞቲቭ ክለብ ቪክቶሪያ ወይ ኣርኤሲቪ ሓላፊ ፖሊሲ እዩ።
3: So the octane number on the bowser shows how resistant
1: ኣብቲ መቕድሒ ቱቦ ዘሎ ቁጥሪ ኦክቴን ነቲ ሞተር ዝኩሕኩሖ ነዳዲ ብኸመይ ከም ዝምክቶ ዝሕብር እዩ። እቲ ቁጥሪ ብዛዕበየ መጠን ብኡ መጠን ድማ እቲ ዓይነት ናይቲ ነዳዲ ዝበለፅ ዓይነት ነዳዲ ማለት እዩ። ዝለዓለ ናይ ኦክቴን ደረጃ እውን ብዝለዓለ ዋጋ ዝግዛእ ማለት እዩ። ይኹን እምበር ዝሓሸ ብቕዓት ሞተር ወይ ቁጠባ ነዳዲ ከምፅእ ኣይክእልን እዩ። ካብ ኣርኤሲቢ ሚስተር ዊልያምስ ከም ዝብሎ ልዑል ብቕዓት ዘለዋ ወይ ናይ ስፖርት መኪና ትዝውር እንተዘይኮይንካ ብኣንሊድድ 91 ብዋጋ ዝዋፅእ ብዙሕ ኪሎሜትር

0: ከራት በመንጽር መጠን ነዳዲት ትጥቀማሉ ዝበለጸ አማራጭ ይብል
1: So if you're driving a conventional vehicle, say a small to medium SUV or a hatchback, you will get
0: ለሐንዝ ሆነት ናይ ምሽት መኪናት ዝውርን ተሆንካ ናብነት ንእሽተይ ናይ ማእከላይ ናይ SUV ወይ hatchback መኪናት ዝውርን ተሆንካ ከምቲ ካብ ቴስአን ሓደን ኩንዱዝ ኣክል ካብ ቴስአን ሸሞንተን ናይ ነዳዲ ጠቕሚ ክትረክብ ትኽእል ኢኻ ልክዕ ቴስአን ሓደን ዝሓሰር ዓይነት ነዳዲ እዩ እዚ ማለት ግን እቲ ዓይነት ቴስአን ሸሞንተን ንመኪናኻ ሕማቕ እዩ ማለት ኣይኮነን ልዑል ኣቕሚ ዘለዋ መኪና እቲ ዝለዓለ ደረጃ ኦክቴን ክትወስድ ኣለዋ በቲ ካልእ ሸነኽ ድማ መጓዓዝያኻ ዝለዓለ ነዳዲ ኦክቴን ክትወስድ ኣለዋ ተባሂላ ተሰሪሐ እንተ ኮይና ቴስአን ሓደን ምጥቃም ተመራፂ ኣይኮነን እቲ ኣብ ውሽጢ ናይ መኪናኻ መኽደኒ ነዳዲ ወይ ኣብቲ ማንዋል ናይ መኪናኻ ክትጥቀመሉ ዝግባአካ ደረጃ ኦክቴን ዝሕብር እዩ
1: that if you do use the incorrect petrol type this can affect not only
0: you ተኾነ ግን እቲ ጌጋ ናይ ነዳዲ ዓይነት እንድሕር ተጠቂምካ እዚ ንናይ ነዳዲ ኣድማዕነት ንክንደይ ዝኣክል ርሕቀት ክትከይድ ትኽእል ጥራይ ዘይኮነ ወፃኢታትን ግዜን እርጋን ዕንወት ሞተር መኪናኻን ከስዕብ ዝኽእል እዩ ከምኡን ነዳዲ ፔትሮል ኣብ ናይ ናፍጣ መኪና ከተእትዎ ይብልካን ብናፍጣ መኪና ትዝውር እንተሊኻ መኪናኻ ምስቲ ባዮዲዝል ተሓዳሲ ነዳዲ ባዮ ዲግሬደብል ዓይነት ነዳዲ ትሰማማዕ እንተ ኮይና ክትፈልጥ ኣሎካ እንተዘየሎ ነቲ ስሩዕ ናፍጣ ክትጥቀም ይግባእ ናይ ኣውስትራልያ ቀንዲ ልሙድ ዝኾነ ኢታኖል ፔትሮል ኢቴን ኣሎ እዚ ዓይነት ፔትሮል 10%ዊ ኢታኖል ዝሓዘ እዩ እዚ ኢታኖል ዝበሃል ካብ ተኽሊ ዝርከብ ነዳዲ ኮይኑ ምስ ቴስ100%ዊ ኣንሊድድ ፔትሮል ዝሕወስ እዩ እዚ ብኦክቴን ደረጅኡ ዝለዓለ ኮይኑ ዝሓሰረ እዩ ኮይኑ ግና ንነዳዲ ተውፅኦ ገንዘብ ይቕጥበልካ ማለት ግን ኣይኮነን እዚ ብኦክቴን ደረጅኡ ዝለዓለ ኮይኑ ዝሓሰረ እዩ ኮይኑ ግን ንነዳዲ ተውፅኦ ገንዘብ ይቕጥበልካ ማለት ኣይኮነን ፕሮፌሰር ኣማን ብዛዕባ እዚ ይገልጽ
2: adding a little bit of ethanol increases the octane rating so for the same volume of fuel you actually get a bit more punch out of the car
0: ቁሩብ ኢታኖል ምውሳኽ ነቲ ናይ ኦክቴን ደረጃ የወስኾ እዩ ስለዚ ሓደ ዓይነት ብዙሕ ነዳዲ ካብቲ ማኪና ቁሩብ ይውሕድ ማለት እዩ እቲ ናይ ኢቴን ሕፅረት ቀልጢፉ ዝውዳእ ምዃኑ እዩ ስለዚ ኣብ ነፍሲ ወከፍ 100 ኪሎ ሜትር ኣብ ትጓዓዞ መጠን ነዳዲ ናይ 300ዊ ወሰኽ ሃልኪ ከተስተብል ትኽእል ኢኻ እንተኾነ ግን ዝሓሰር ዋጋ እዩ ዘለዎ እዚ ክልተ ነገራት ኣብ መዓራሪኻ ክርአ ዝኽእል እዩ

ክቡራ ሰማዕትና ናይ ሎም መደብና ቅድሚ ዘምና ርሳት ዜና ክደግመልኩም ኣብ ኣውስትራልያ ዓይነት ሓደ ሽኮር ታይፕ 1 ዲያቤትስ ንኸይወጥ ዝከዳና ጉፅቀን መድሃኒት ኣብ ጥቕሚ ክውዕል ጠዲቑ ካናዳ ብካቢ ኢቦላ ተጠቃ ሃገራት ዲሞክራሲያዊት ሪፑብሊክ ኮንጎ ኡጋንዳ ወይ ደቡብ ሱዳን ዝመፁ ጋያሹን 21 መዓልቲ ርእሶም ክገልሉ ዝሓትት መስርሕ ክጅምርያ ኣብዚ ዓመት እዚ ኣብ ስዑድ ዓረብ ዝግበር ናይ ሓጅ ጉዕዞ ልዕሊ 1.7 ሚልዮን ሰዓብቲ እምነት ምስልምና ተሳቲፎም ባር ሰማዕትና ናይ ሎም መደብና ዘዚብና ኣለና ኣብ ዝመፅእ ሶኒ ዝተፈላለዩ ክርሶታት ሒዝና ክንምለሰኩም ኢና ክሳብ ሽዑ ሰላም ክነጅምን ኔርኩም ንሳኩም ፀናሕኩ ኣዳለውን ኣቕራብን ዝመደብ ቤነ ሰመረ ብሩክ ማዓልቲ

0: እንደምናምሽታችኋል አድማጮቻችን። ለሐሙስ ግንቦት 20 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን የአሜሪካ ቋሚ የመኖሪያ ፈቃድ ወይም ግሪን ካርድ የሚጠይቁ ኢትዮጵያውያን አሜሪካን ለቀው እንዲያመለክቱ መደረጉ ምን ያህል ያስኬዳል፣
1: አፕሊካንቶች መረጋጋት ይጠበቅባቸዋል፣ በዚህ ላይ ብቻ ተመስርተው የተለየ ውሳኔ መወሰን የለባቸው ማለት ነው። እንደ ሁሉ ጊዜው አለመደናገጥ፣ ቶሎረሽ የሆነ ዲሲዥኖችን አለመወሰን ጥሩ ነው።
0: አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘም መስማማታቸውን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። አሜሪካና ኢራን ከስምምነት ላይ መድረሳቸውና ስምምነቱን ትራምፕ እስኪያጸድቁት እየተጠበቀ መሆኑ ተዘገበ። የሁለቱን ሀገራት የዛሬው ሎ በተመለከተ አጭር ዘገባ አለን።
2: የኢራንና የአሜሪካ ሁኔታ ዛሬም ሰላም ሲባል ጦርነት ሲባል ሰላም እየሆነ ቀጥሏል። በሁለቱ ሀገሮች ዙሪያ አበይት ዜናዎች የሚከተሉት ናቸው። ኦማን በሆርሙዝ ወሽመጥ ላይ የሚጣል ቀረጥን በቀጥታም ይሁን በተዘዋዋሪ በማመቻቸት እንዳትሳተፍ አሜሪካ አስጠንቅቃለች። አሜሪካ ክላም ማንኛውም አካል በዚህ ተሳትፎ የሚገኝ ከሆነ ቅጣት እንደሚጠብቀው ተናግራለች። ትራምፕ ትላንት ባልተጠበቀ ሁኔታ የአሜሪካ አጋር የምትባለውን ኦማንን ሲያስፈራሩ ነው ያደሩት። እሷም ቢሆን ከቀበጠች ዶጋ መድ እናደርጋታለን፣ የተለየች አገር አይደለችም አይነት ንግግር ሲናገሩት ሰምቷል። በኢራን ላይ ሸምቀቆ ያጠበቁ ያሉት የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት የኢራን አየር መንገዶች በሌሎች አገራት አውሮፕላን ማረፊያዎች ጭራሽ እንዳይጠቀሙ ለማድረግ እየሰሩ መሆናቸውንም ተናግረዋል። ከጥቂት ደቂቃዎች በፊት ስኮት ቤሰንት በኤክስ ገጻቸው ላይ እንዳሰፈሩት እርምጃው በኢራን ላይ የተጀመረው የኢኮኖሚ ማዕቀብ ዘመቻ አካል መሆኑን ጠቅሰዋል። የኢራን አየር መንገዶች ዓለም አቀፍ በረራ በሚያደርጉበት ወቅት የሌሎች ሀገሮችን አየር ማረፊያዎች ካልተጠቀሙ ከፍተኛ ምጣኔ ሀብታዊ ጫና ውስጥ ይወድቃሉ። የግምጃ ቤት ኃላፊው እንደሚሉት ኢራን በአሁኑ ሰዓት ነፍስ ውጭ ነፍስ ግቢ ሁኔታ ላይ ናት። ወታደሮቻቸው እየተከፈላቸው አይደለም፣ የፖሊስ አባላትም በስራ ገበታቸው ላይ የሉም ብለዋል የአሜሪካዊ ግምጃ ቤት ኃላፊ ስኮት ቤሰንት። ነገሮች የከፉ ቢመስሉም ዛሬም የሰላም ጭላንጭል ሲታይ ውሏል። ከጥቂት ሰዓታት በፊት የወጡ መረጃዎች አሜሪካና ኢራን የተኩስ አቁሙን በ60 ቀናት ለማራዘም ፍላጎት እንዳሳዩ የሚጠቁሙ ናቸው። ኢራንም በኒውክሌር ፕሮግራሟ ላይ ለመደራደር መስማማቷ ተዘግቧል። አክሲዮስ 2 የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ስምምነቱን ፕሬዚደንት ዶናልድ ትራምፕ እስኪያጸድቁት ብቻ እየተጠበቀ ነው። ሁለቱ ሀገራት ከስምምነት ላይ መድረሳቸው የተዘገበው ኢራን በኩዌት የሚገኘው የአሜሪካ ጦር ሰፈር ላይ ጥቃት መሰንዘሯ ከተዘገበ በኋላ ነው። አክሲዮስ ሁለቱ ሀገራት መስማማታቸውን ከዘገበ በኋላ መጠነኛ የነዳጅ ዋጋ ቅናሽ በዓለም ላይ ታይቷል። አሜሪካ ሌሊት ላይ በኢራን የወደብ ከተማ ባንዳር አባስ ውስጥ በሚገኝ አውሮፕላን ማረፊያ አቅራቢ ቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቷን አስታውቃለች። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነውብን የነበሩ ያሏቸውን 4 የኢራን ድሮኖች መጥተው እንደጣሉም ሴንትኮም የአሜሪካ ማዕከላዊ እዝ ገልጿል። ይበ እንዲህ እንዳለ የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ማስቆሙን ታስኒም የዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ አስገድዶታል። ይህ በእንዲህ እንዳለ አሁንም የፓኪስታኑ የውጭ ጉዳይ ሚኒስትር አይሻቅ ዳር አርብ ወደ ዋሽንግተን አምርተው ከአሜሪካ አቻቸው ሩቢዮ ጋር ሊወያዩ መሆኑን አስታውቋል። የአውሮፓ ህብረት ኮሚሽን በሳምንታት ውስጥ የሆርሙዝ ወሽመጥ ጉዳይ የማይሻሻል ከሆነ በአውሮፓ የአውሮፕላን ነዳጅ እጥረት ሊፈጠር ወይም የዋጋ ጭማሪ ሊታይ እንደሚችል አስታውቋል። በዛሬው ለ3ኛ ወሩን የያዘውን ጦርነት ሙሉ በሙሉ

0: ለመቋጨት የሚያስችል ስምምነት ላይ በአጭር ጊዜ ውስጥ ይደረሳል የሚል ተስፋ መፈጠሩን ተከትሎ ግን ትላንት የነዳጅ ቅናሽ ታይቷል። የዛሬው ጭማሪ ትላንት የታየውን ቅናሽ ወደ ቦታው የመለሰ ሆኗል። ለዓለም አቀፍ የነዳጅ ዋጋ በጥቋሚነት የሚወሰደው የብሬንት ድፍድፍ ነዳጅ የአንድ በርሜል ዋጋ ሐሙስ ንጋት ላይ 3.75 በመቶ ጨምሮ 97.83 ዶላር ገብቷል። የአሜሪካው ዌስት ቴክሳስ ኢንተርሚዲየት ድፍድፍ ነዳጅ ዋጋ የ4 በመቶ ጭማሪ በማሳየት በበርሜል ወደ 92.22 ዶላር አሻቅቧል።
1: የፕሬዝዳንት ዶናልድ ትራምፕ አስተዳደር በአሜሪካ ቋሚ የመኖሪያ ፈቃድ የሚጠይቁ ስደተኞችን በመጀመሪያ ከአሜሪካ ወጡልኝ ከዚያ በኋላ ከሀገራቸው አሊያም ከሌላ ስፍራው ናቸው አመልክቱ የሚል አስገዳጅ መመሪያ ያስተላለፈው በቅርቡ ነው። የአሜሪካ የኢሚግሬሽን አገልግሎት መስሪያ ቤት በእንግሊዝኛ ምህጻረ አጠራሩ USCIS የመኖሪያ ፈቃድ ወይም ግሪን ካርድ ከአሜሪካ ሆኖ ማመልከት ከእንግዲህ የተገደበ ነው ብሏል። ይህ አዲስ መመሪያ ኢትዮጵያውያን ላይ ምን ተጽዕኖ ይኖረዋል ስንል በአሜሪካ የስደተኛና ተያያዥ ጉዳዮች በቃ የሆኑትን አቶ ሙሉ ዓለም ጌታቸውን አነጋግረናል።
2: በሁለት መልኩ ግሪን ካርድ ማግኘት ይቻላል። አንደኛው የኮንስላር ሰርቪስ በኩል ነው። ከአሜሪካ ውጪ አሜሪካ ውስጥ ያለ ግለሰብ ፋይል አድርጎ ሊሆን ይችላል፣ ራሱ ወደ አሜሪካ መምጣት የሚፈልገው ግለሰብ ፋይል አድርጎ ግን በኮንስላር ሰርቪስ በኩል አፕሮቭ ተደርጎለት ፕሮሰሱ በግሪን ካርድ ወይም በኢሚግራንት ቪዛ ወደ አሜሪካ የሚመጣበት ሲስተም ነው አንድ ግሪን ካርድ የማግኘው መንገድ። ሁለተኛው አጀስትመንት ኦፍ ስታተስ ይባላል። ስሙ ራሱ አጀስትመንት ኦፍ ስታተስ አሜሪካ ውስጥ ለሚደረግ የግሪን ካርድ አፕሊኬሽን የሚውለው አንድ ሰው አሜሪካ ውስጥ በተለያየ የነን ኢሚግራንት ቪዛ ቢዋን፣ ቢቱ፣ ኤፍዋን የተማሪዎች የቱሪዝም ማለት ነው ቢዋን ኦር ደግሞ የቢዝነስ ሾርት ተርም ቢዝነስ ማለት ነው ቢዋን ቪዛ በዲፕሎማቲክ ፓስፖርት ሊሆን ይችላል። እንደገና ራሱ ዱዋል ኢንቴንት ወይም አሜሪካ ውስጥ መጥቶ ግሪን ካርድ የማግኘት ፍላጎት ኖሮት እንኳን የሚያስመጣ ቪዛዎች አሉ እንደ O1 ቪዛ የሚባል ኦር H1B ቪዛ። በእነዚህ ከመጣ በኋላ አሜሪካ ውስጥ ሆኖ ለግሪን ካርድ አፕሊኬሽን ፋይል ያደርጋል። ተማሪዎች ብዙ ጊዜ በስራ በኩል ኦፒቲ ፕሮግራማቸውን ከጨረሱ በኋላ የትሬኒንግ ፕሮግራማቸውን ከጨረሱ በኋላ አሰሪዎቻቸው ፋይል የሚያደርጉላቸው ሲሆን እናንተ ደግሞ ፒኤችዲ ያላቸው ኦር ማስተርስ ዲግሪ ያላቸው ሰዎች ራሳቸውን ሰልፍ ስፖንሰር የሚያደርጉበት ናሽናል ኢንትረስት ፔፐር ቪዛ የሚባል ኦር ኤክስትራ ኦርዲነሪ ኳሊቲ ያላቸው ሰዎች ኦር በሜሬጅ በኩል ወደ አጀስትመንት ኦፍ ስታተስ የአሜሪካ ዜጋ በማግባት የሚሄዱ ሰዎች አሉ። እነዚህን አስመልክቶ ነው እንግዲህ ፖሊሲ ማብራሪያ ወጥተዋል።
0: ምንድን ነው ግን ይሄ የፖሊሲ ማብራሪያ ዋና ይዘቱ ወይም ዓላማ ያደረገው ምንን ነው?
2: ዩኤስኤስ ያለው እንግዲህ የመጀመሪያ ህጉ ሲወጣ ወደ ነበረበት መንፈስ መልሰነዋል። ህጉ ሲወጣ የነበረው መንፈስ ኤክሰፕሽናል ሰርከምስታንስ ሲኖር ብቻ ነው አንድ ሰው አጀስት ማድረግ የሚችለው። በኋላ ላይ ግን ይህን ኢንተርፕሪቴሽን ኤክስፓንድ አድርገን ማንኛውም ሰው አሜሪካ ውስጥ ከገባ በኋላ አጀስት የሚያደርግበትን እድል ፈጥረናል። ይሄ ትክክል አይደለም፣ ሉፕሆል ነው፣ አቢዩዝ ተደርጓል፣ ህጉ ኦብጀክቲቭ አይደለም ብለው የተለያየ ኬዝ ሎዎችን በተለይ የቦርድ ኦፍ ኢሚግሬሽን አፒልስ ኤንድ ኢሚግሬሽን ኮርትስ የወሰኑትን ውሳኔዎች ነው እንደ ማስረጃ የጠቀሱት። እንግዲህ ኒሞ ይሄ ነው። ስለዚህ ያ ሉፕሆል ተዘግቷል። ከዚህ በኋላ ኤክሰፕሽናል ሰርከምስታንሶችን አፕሊካንቶች ማረጋገጥ ማሳየት ካልቻሉ በቀር ከአሜሪካ ሆነው አጀስት ማድረግ አይችሉም።
0: ሙሉ ዓለም ኤክሰፕሽናል ያልከው ነገር ምንድን ነው? አሜሪካ ያሉ ኢትዮጵያ ላይ የሚኖረው ትርጉም እሱንም ብታስረዳን። ለምሳሌ ጥገኝነት ለማመልከት በሚያስቡና ሂደቱንም በጀመሩት ላይ ያለው ተፈጻሚነት ምን ይመስላል ነው ወይስ እነሱን አይመለከትም?
2: በዚህ ውስጥ ኤክስክሉድ ያደረጋቸው ያላካተታቸው ግሩፖች አሉ። ለምሳሌ አሳይሊዎች፣ አሳይለም ስታተስ ያገኙ ሰዎች፣ ሪፊጂ ስታተስ ያላቸው ሰዎች፣ የቫዋ ቫዮለንስ አጌንስት ውመን በቫዮለንስ ምክንያት ግሪን ካርድ የሚጠይቁ ኦር የሂማን ትራፊኪንግ ቫዮለንስ ቪክተም የሆኑ ሰዎች ዩና ቲ ቪዛ የሚባሉ ያላቸው እነዚህን አያካትትም። እነዚህ ከሀገር ወጥተው አጀስት ማድረግ አይጠበቅባቸውም። እዚህ መቆየት አሜሪካ ውስጥ መቆየት ይችላሉ። እነዚህ ውጭ ያሉ ሰዎች ሁሉ ግን ኤክሰፕሽናል ሰርክምስታንስን ማሳየት ይኖርባቸዋል። ለምን ሀገራቸው ሄደው በቆንስላር ሰርቪስ በመጀመሪያው አገልግሎት ሄደው ግሪን ካርድ ይዛቸው አፕሮቭ ተደርጎ እዚህ መምጣት እንደማይችሉ ያ ለእነሱ እንደማይቻል ማሳየት ይጠበቅባቸዋል።
0: እሺ፣ ስለዚህ ግልጽ ከሆነልኝ ቋሚ የመኖሪያ ፈቃድን ለማግኘት ቀደም ሲል በማንኛውም መንገድ አሜሪካ ከተገባ በኋላ ጥያቄ ማቅረብ ይቻል ነበረ። አሁን ግን ያ ሰው ከአሜሪካ ወጥቶ ጥያቄውን ያቀርብ ነው ነጥቦ አይደለ? ይሄ ኢትዮጵያውያንን በተለይም ጥገኝነት ጥያቄዎችን እንደማይመለከት ተቀሳ አድርጋል።
2: ጥገኝነት

0: ጥያቄዎችን ሳይሆን ጥገኝነት ጥያቄያቸው ተቀባይነት ያገኙ ሰዎችን ነው
1: ያገኙ
0: የማይመለከተው። ጥገኝነት ጥያቄዎችን ያካትታል። ምክንያቱም እነሱ ገና አሳይለማቸው አፕሮቭ ስላልተደረገ ይሄን በእርግጥ እየተሻለ እድል ይኖራቸዋል፣ ጥገኝነት ካልጠየቁ ሰዎች። ምክንያቱም እኔ ጥገኝነት ጠይቅ ያለው ወደ ሀገር መመለስ አልችልም፣ ለዚህ ነው ከዚህ አጀስት እያረኩ ያለው ብለው ለማቅረብ እድል ያገኛሉ። ስለዚህ አሁን ያለው የፖሊሲ ማብራሪያ ጥገኝነት ለተጠየቁ ሰዎች ፌቨሬብል ሊሆን ይችላል፣ እንዳልከው ግን እነሱን አካትትም፣ ግን ፌቨሬብል ሊሆን ይችላል።
1: ግልጽ ያልሆነልኝ ሙሉ አለም ለተማሪዎችና ይሄ በጋብቻ ወይም በሌላ መንገድ ወደ አሜሪካ ገብቶ ቋሚ የአሜሪካን ሀገር መኖሪያ ፈቃድ ግሪን ካርድ ለሚጠይቁ ውጡና አመልክቱ ሲባል ስሜት ይሰጣል። ነገር ግን አንድ ጥገኝነት ጠያቂ እዚሁ አሜሪካ ሊቀር ሲል ኢትዮጵያ አገሬ ከገባው አደጋ ላይ ወድቃለሁ በሚል ታሳቢ እንደሆነ መቼስ ግምት ይያዛል ብዬ ነው።
0: ኦፊሰሩ ክሌሙን ሊመለከት ይችላል። አሁን ከዚህ በፊት አንድ ሰው አሳይለም ላይ ሆኖ በሜሬጅ አፕሊኬሽን ላይ ቢገባ ኦፊሰሮች ስለ አሳይለሙ የማየት መብት የላቸው፣ የእነሱ ስልጣን አይደለም። አሁን ላይ ግን ያን በከፊልም ቢሆን የማየት ስልጣን ይሰጣቸዋል።
1: ያ ማለት እድሉ ይሰፋል ነው እንጂ ኤክስክሉድ አልተደረገም ነው አይደለ?
0: ምንድን ነው መሰለህ ህጉ ቤዚክሊ ኤክስትራኦርዲነሪ ሰርክምስታንስን ማሳየት አለብህ፣ ለምን ከሀገርህ ሆነ ግሪን ካርድ ማግኘት እንዳልጀመርክ። ስለዚህ አሳይለም ላይ የገባ ሰው አሳይለም አፕሩቭድ አልተደረገም፣ ግን አሳይለም ላይ ገብቷል፣ አሳይለም ፋይል አድርጓል። የገባ ሰው እድሉ ይሰፋል። ምክንያቱም ከኢትዮጵያ ሄጄ ለምሳሌ ኤግዛምፕልን ብንወስድ ከኢትዮጵያ ሄጄ በግሪን ካርድ መምጣት የማልችለው ምክንያቱም የኢትዮጵያ መንግስት ብመለስ ያስረኛል፣ አደጋ ይጭልብኛል፣ ኦር ደግሞ ከመንግስት ጋር የተያዙ ኃይሎች። ስለዚህ ለዚህ ነው ይሄን ደግሞ የሚያሳዩ አፕሊኬሽኖችን ከዚህ በፊት አስገብቻለሁ። ስለዚህ በዚህ ምክንያት ከአሜሪካ ውስጥ አጀስት እንዳደረግ ይፈቀድልኝ ቢል ከአንድ ኦርዲነሪ ፐርሰን አሳይለም ፋይል ካላረገ ሰው ግን ወደ ግሪን ካርድ አፕሊኬሽን ከሄደ ሰው የተሻለ እድል ይኖረዋል።
1: ሙሉ አለም በአንድም ሆነ በሌላ ምክንያት በዚህ ሂደት ላይ ያሉ አድማጮችም ሊኖሩን ስለሚችሉ ይሄ እንደው እንደማጠናቀቂያ ይሄ ፖሊሲ ለውጥ የሚጸና ይመስልሃል? ምንስ ማድረግ አለባቸው? ምን አይነት ጥንቃቄስ ማድረግ አለባቸው ትላለህ? በዚህ እንጨርስ።
0: እኔ ቤዚክሊ የምለው ምንድን ነው እንግዲህ ሚሞ ከወጣ በኋላ ብዙ የሊጋል ኤክስፐርቶች ፑሽባክ አድርገዋል። አንደኛ ህጉ የማይለውን ነገር ነው ሚሞ የገለጸው። የጠቀሷቸውም ኬዝ ሎዎች እንደዛ የሚሉ አይደሉም። ስፔሲፊክሊ የተጠቀሱት በጣም ለተለየ ሴናሪዮ ነው እነዛ እና ግን ለእነሱ በሚመች ሁኔታ ነው ያቀረቡት። ይሄ ምን ማለት ነው? ወደ ፍርድ ቤት ቢሄድ ይሄ ፖሊሲ ሚሞራንደም ሚስጠን አይደለም። በትራምፕ አድሚኒስትሬሽን ባለፉት አንድ ዓመት ከስምንት ወር ከስድስት ወር የተመለከትነው ነገር ፍርድ ቤቶች ህጉን ለማክበር ፈቃደኛ መሆናቸውንና አቅሙ እንዳላቸው አሳይተዋል። የትራምፕ አድሚኒስትሬሽን የሾማቸው ዳኞች እንኳን ቢሆኑ ለህጉ ታማኝ የመሆናቸውን ዝንባሌ ሁሉም ባይሆኑ በብዛት አሳይተዋል። ስለዚህ ፑሽባክ እንደሚገጥመው አልጠራጠርም እና አፕሊካንቶች መረጋጋት ይጠበቅባቸዋል። በዚህ ላይ ብቻ ተመስርተው የተለየ ውሳኔ መወሰን የለባቸውም። አሁን ላይ እንደ ሁል ጊዜው አለመደናገጥ፣ ቶሎ ረሽ የሆነ ዲሲሽኖችን አለመወሰን ጥሩ ነው። ኢቨን ኢፍ የኢሚግሬሽን ላንድስኬፑ ከቀን ወደ ቀን እንደምታየው አዳዲስ ነገሮችን እያስተናገደ ቢሆን
2: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎች አልፋለሁ። በኬንያ የሴቶች አዳሪ ትምህርት ቤት ህንፃ ላይ በተነሳ እሳት ቢያንስ 16 ተማሪዎች ሞቱ። ረቡዕ እኩለ ሌሊት ናኩሩ በተባለው የኬንያ ግዛት ውስጥ የሚገኝ ትምህርት ቤት የተማሪዎች ማደሪያ ህንፃ ላይ በተነሳ እሳት ቢያንስ 16 ተማሪዎች ሲሞቱ 74 ተማሪዎች ላይ ጉዳት ደርሶ ሆስፒታል መግባታቸውን ፖሊስ አስታውቋል። የፖሊስ መርማሪዎች ስለ አደጋው ምርመራ እያደረጉ መሆኑን ተናግረዋል። እስራኤል የደቡባዊ ሊባኖስ ነዋሪዎች አካባቢውን ለቀው እንዲወጡ አዘዘች። የእስራኤል ጦር በደቡባዊ ሊባኖስ የሚገኝን ግዙፍ ክፍል የግጭት ዞን የሚል ምድብ ውስጥ እንዳስገባው በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ ሰጥቷል። የእስራኤል መከላከያ ሰራዊት ነዋሪዎች ከድንበር 40 ኪሎ ሜትር ገደማ በዛህራኒ ወንዝ ሰሜን አቅጣጫ እንዲጓዙ አሳስቧል። የቀድሞው የአሜሪካ ፕሬዝዳንት ባገሪቱ ፍትህ መስሪያ ቤት ላይ ክስ መሰረቱ። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ከግል ታሪክ ጻፊያቸው ጋር ያደረጉት ቃለ ምልልስ ይፋ እንዳይሆን ለማድረግ የፌደራል መንግስቱ ላይ ክስ መስርተዋል። ጆ ባይደን ቃለ ምልልሱ ግላዊ መረጃ እንደሆነ በመግለጽ ሊያሳፍር የሚችል ዝርዝሮችን ይዞ ሊሆን ይችላል ብለዋል። ባይደን የሚስጥራዊ ሰነዶች አያያዛቸውን በሚመለከት ምርመራ በተከፈተባቸው ወቅት ነበር የድምጽ ቅጂና የቃለ ምልልስ ጽሑፉ የተገኘው። በዩክሬን ጦርነት 500,000 ገደማ የሩሲያ ወታደሮች መገደላቸውን የዩኬ ስለላ ተቋም አስታወቀ። ከዩናይትድ ኪንግደም የስለላ ተቋማት ትልቁ የሆነው GCHQ ሩሲያ በዩክሬን ላይ ሙሉ ወረራ ከከፈተችበት የአውሮፓውያኑ 2022 ወዲህ 500,000 ገደማ ወታደሮች ተገድለውባታል ብሏል። ኬቭና ሞስኮ አንዳቸው የሌላኛቸውን ወገን ላይ የደረሰውን የጉዳት መጠን በተመለከተ በተከታታይ ቁጥሮችን ሲገልጹ ቆይተዋል። ባለንበት ዘመን ከአንዱ የዓለም ጫፍ ወደ ሌላኛው ጫፍ ከሰከንድ በታች በሆነ ቅጽበት የድምጽ የጽሑፍና የቪዲዮ መልእክት ልውውጥ ማድረግ ይቻላል። ለዚህ ደግሞ ዓለም አቀፉ የበይነመረብ ትስስር ኢንተርኔት ሁሉንም ነገር አቅልሎታል። ለመሆኑ ይህ ሁላችንንም እንዲህ ያስተሳሰረን የኢንተርኔት መድረክ እንዴት ዓለምን በሙሉ አዳረሰ? ኢንተርኔት የሚደርሰንስ በባህር ነው ወይስ በሳተላይት? የካሌብ ሞገስ ዘገባ ምላሻለሁ።
3: ከጧት እስከ ማታ ዓለምን የምንቃኝበት ኢንተርኔት ወደኛ የሚደርሰው ውቅያኖስን በሚያቋርጡ ካሜራዎች አማካይነት ነው። የኢንተርኔት የጀርባ አጥንት የሚባሉ 600 የሚደርሱ ኬብሎች ባህር ውስጥ ተዘርግተው መላው ዓለምን ያገናኛሉ። የሞባይል ኔትወርክ በ4G፣ 5G እና የክላውድ ጽንሰ ሐሳብ ስለሚዘዋወር ኢንተርኔት ሙሉ በሙሉ ገመድ አልባ እንደሆነ ሊሰማን ይችላል ይሆናል። ግን እውነታው አይደለም። ኢንተርኔት እንዴት እንደሚሰራና ምን ያክል ረጅም ገመዶችን እንደሚጠቀም እንቃኛለን። ውቅያኖስ ወለል ላይ የሚቀበሩ ገመዶች በአህጉራት መካከል ኢንተርኔትን ያዘዋውራሉ። በኢንተርኔት ፊልም ምናየው፣ በማህበራዊ ሚዲያ ፎቶ ምናጋራው፣ እንዲሁም ክላውድ ላይ ፋይል ምናከማቸው ከነዚህ ገመዶች በሚገኝ ኢንተርኔት ነው። በ1970ዎቹ ዝነኛ የሆኑ የመጡት የፋይበር ገመዶች መረጃዎችን በብርሃን ፍጥነት ያስተላልፋሉ። እንዴት ይሉ ይሆናል? እነዚህ ገመዶች ወርልድ ዋይድ ዌብ በመጠቀም መረጃ በፍጥነት እንዲዘዋወር ያግዛሉ። ነገር ግን እነዚህ ዳታዎች ወዴት ነው የሚሄዱት? መልሱ ወደ መረጃ ቋት ነው፣ አሊያም ወደ መረጃ ማከማቻ ማዕከል። ውቅያኖስ ውስጥ የሚዘረጉት ገመዶች ወደ ተለያዩ ስፍራዎች መረጃ የሚያደርሱት በዚህ መልኩ ነው። የኢንተርኔት ዓለም አእምሮ ለነለው እንችላለን። እንደ ጉግል፣ ሜታ፣ ኔትፍሊክስ እና አማዞን የመሳሰሉ ድርጅቶች መረጃዎቻቸውን የሚያከማቹት በእነዚህ የመረጃ ቋቶች ውስጥ ነው። እነዚህ የመረጃ ማዕከሎች በከፍተኛ ሁኔታ የሚጠበቁት ለአብነት የጉግል የመረጃ ማዕከል ሰራተኞች የአይናቸውን ብሌን አሻራ ተጠቅመው ነው ወደ ማዕከሉ የሚገቡት። እነዚህ የመረጃ ቋቶች በብረት ሳጥኖች የተሞሉ ሲሆን ደመኞች በእነዚህ ሳጥኖች ነው መረጃዎቻቸውን የሚያስቀምጡት። ነገር ግን ከፍተኛ የሆነ የኤሌክትሪክ ኃይል ይፈልጋሉ። ምክንያቱም ሁሌም የሚሰራ ማቀዝቀዣ ይገጠምላቸዋል። ላፕቶፓችንን ለሰዓታት ስንጠቀም እንደሚግለው ሁሉ የመረጃ ሳጥኖቹ ግለው እንዳይቀልጡ ነው ማቀዝቀዣ የሚያስፈልጋቸው። በአብዛኛው መረጃዎች ወደኛ የሚደርሱት ከነዚህ የመረጃ ቋቶች ተነስተው ነው ማለት ነው። ይህ ነገር የሚከናወነውም በኔትወርክ ገመድ ነው። የመጨረሻ መዳረሻቸው ተጠቃሚው ነው። በዋይፋይ አሊያም በ4G እና 5G ቴክኖሎጂ አማካይነት ይሰራጫሉ። ለምሳሌ ዩቲዩብ ላይ አንድ ቪዲዮ ተጭነው እስኪጫወት ድረስ የሚወስደው ጊዜ መረጃው ከማዕከሉ ተነስቶ በፋይበር ገመድ አድርጎ እስከ እርሶ ኔትወርክ እስኪደርስ የሚወስድበት ጊዜ ነው። ምስጋና ለዘመናዊ ቴክኖሎጂ ይሁንና ይህ ሁሉ የሚከናወነው ከአንድ ሰከንድ ባነሰ ጊዜ ውስጥ ነው። ለመሆኑ ከአንድ አህጉር ወደ ሌላኛው መረጃ የሚያስተላልፉት ገመዶች ውቅያኖስ ውስጥ የሚተከሉት እንዴት ነው? ገመዶች የውቅያኖስ ወለል ላይ የሚቀበሩት በመርከቦች አማካይነት ሲሆን በሺዎች የሚቆጠሩ ኪሎ ሜትሮች የሚቆጠር ገመድ ውቅያኖስ ውስጥ ይገኛል። እኒህ ውቅያኖስ ውስጥ የሚዘረጉ የፋይበር ገመዶች በአማካይ የ25 ዓመት ዕድሜ ያላቸው፣ ችግር ቢያጋጥም ወይም ጉዳት ቢደርስባቸው ጥገና ይደረግላቸዋል። በአብዛኛው በባህር ዳርቻዎች አካባቢ ሙያተኞች ጠልቀው ገብተው ጥገና ያደርጋሉ። ችግሩ የተፈጠረው ጥልቀት ያለው ቦታ ከሆነ ግን አማራጩ ሮቦት መላክ አሊያም ገመዱን ወደ ባህር ዳርቻ አውጥቶ መጠገን ነው። የኢንተርኔት ገመዶች በተደጋጋሚ ጥቃት ይደርስባቸዋል። ሩሲያ በዩክሬን ላይ ወረራ ከፈጸመች ጀምሮ በባልቲክ ባህር ላይ ቢያንስ 11 ኬብሎች ጉዳት ደርሶባቸዋል። ጥቃቱን የሩሲያ የጦር ኃይል እንደፈጸመው ይጠረጠራል። ከጋዛ ጦርነት በኋላ ደግሞ የየመን ሁቲ አማጽያን በቀይ ባህር በኩል የተዘረጋውን የኢንተርኔት ገመድ ያጠቃሉ የሚል ስጋት አድሮ እንደነበር ይታወሳል። የፌስቡክ፣ ኢንስታግራም እና ዋትስአፕ ባለቤት የሆነው ሜታ 50,000 ኪሎ ሜትር የሚረዝም ኢንተርኔት ገመድ ከውቅያኖስ በታች ሊዘረጋ መሆኑን በቅርቡ ማስታወቁ አይዘነጋም። ዝርጋታው ዩናይትድ ስቴትስ፣ ህንድ፣ ደቡብ አፍሪካ እና ብራዚልን እንዲሁም ሌሎች ሀገራትን የሚያገናኝ ነው። ዝርጋታው ሲተናቀቅ በዓለማችን ረጅሙ የኢንተርኔት ገመድ ይሆናል።
2: አድማጮቻችን ስትከታተሉ የነበረው BBC አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ነገ በሌሎች ዘገባዎች እንገናኛለን።

0: ጤና ይስጥልን።
1: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞቱ ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማፍን ተማት

0: ሰላምታ ናይ ብጻሕኩም ክብራት ሰማዕትና ናይ ዕለተ ሓሙስ መደብና ጀሚሩሎ ኣምባሳደር ዓንደ ብርሃን ብዛዕባ ዝምድና ኤርትራን ኣሜሪካን
1: ንድሕሪ ዳ ፕረዚደንት ትራምፕ ብሓቂ ወሲኑ እቲ እግራ ተላዒኑ እቲ ዝምድና ፅቡቅ ክምዕብል ይኽእል ዝብል ግምት ኣለኒ።
0: ምርጫ ኢትዮጵያ ክትፈልጥዎም ዘለኩም ሰለስተ ነገራት
2: ፕራይም ሚኒስተር አብይ ዳግማይ ከምዝምረፅ ርብርሰታ ማነት ክህልዎ እዩ። እዚ ግን ብዙሓት ፀገማት ውሽጣዊ ድሕንነት ንዓብታትን ስጋት ምውላእ ሓድሽ ኩናት ኣብ ሰሜንን ምህላዎም ከምኡውን ዓብዪ ዲሞክራሲያዊ መስርሕ ምክያድ ንዝብል ከደብዝዞ የብሉን።
0: ጥዕናና ንምውሓስ መዓልታዊ ክንገብሮም ዘለና ሓሙሽተ ቀለልቲ ልምድታት ሓፀርቲ ዜናታት እውን ኣለና። ሰናይ ፃንሒት። ፕሬዚደንት ኢሳያስ አፈወርቂ ኣብ ፅምብል መበል 35 ዓመት መዓልትና ፅነት ኤርትራ ዘስምዖ መደረ ኣዘራራቢ ኮይኑ ይቕፅል ኣሎ። ኣብቲ ዕለት ፕሬዚደንት ኢሳያስ ንዓለማዊ ፖለቲካዊ ስርዓት ምስ ኣሜሪካ ኣተሓሒዙ ዝበዝሕ ክፋል መደረ ኣቕሪብዎ። ካብቲ ትራምፕ ዳግማይ ናብ ስልጣን ዝመፅሉ ዘለዓሎ ኣሜሪካ ደጊምካ ዓባይ ምግባር ዝብል ጭርሖ ማጋ ኣትሒዙ ክሳብቲ ኣብዚ እዋን ዓለማዊ ቅልውላው ፈጢሩ ዘሎ ኩናት ኢራን ዘርዚሩ። ኣብዚ ኤርትራን ኣሜሪካን ዝምድነአን ከመሓይሻ ምዕባለታት ዝረአ ሉ ዘሎን ተስፋን ተጽቢትን ህዝቢ ኤርትራ ክብ ኣብ ዝበለሉ እዋናትን ዝተሰምዐ መደረ ብገለሸነኹ ዘተሓሳስብ ኮይኑሎ። ኣምባሳደር ዓንደ ብርሃን ወልደ ጊዮርጊስ ኣብዚ ጉዳይ ዘለዎ ርእቶ ከካፍለና ኣከድ ርእሳ ተወኪስዎሎ።
1: ኤርትራ በቲ እስትራቴጂያዊ ኣቀማምጣ ኣብ ደቡባዊ ምዕራብ ናይ ቀይሕ ባሕሪ ብዙሕ ኣገዳስነት ኣለዋ። ዓለማዊ ኣገዳስነት ብፍላይ ምስ ተኸባቢ ዘሎ ኩናታትን ህውከታትን ኤርትራ ኣገዳሲ ተራ ክትፃወት ስለ ትኽእል ኩሉ ምስ ኤርትራ ዝምድና ክገብር ይደሊ እዩ። ግን ፀቕጥታት ናይ ተጣበቕ ሰብኣዊ መሰላት ዶ ገለ ስለ ዘለዎም እቶም መንግስትታት እውን ህርድግ ኢሎም ኣብኡ ኣየድህቡን እዮም። እቲ ዘድልዮም ሃገራዊ ረብሓ ንምርካብ ምስ ኤርትራ ርክባ ዝምድናታት ንምግባር ብዙሕ ዘሸግሮም ኣይኮነን። ዝምድና ኣሜሪካን ኤርትራን ብኸመይ ክቕፅል እዩ ናብ ሓቂ ቀሴልካ ዝረአ እዩ። ሕጂ ከምዚ ክትብል ኣፀጋሚ ክንበዮ ኣይትኽእል ኢኻ። ብሓፈሽኡ ግን ፕረዚደንት ትራምፕ ብዛዕባ ዲሞክራሲ ብዛዕባ መሰል ሰብኣዊ መሰላት ዝግድሶ ሰብ ኣይኮነን። ስለዚ ፕረዚደንት ትራምፕ ክልተ ዓመትን ንፈረቓን ኣቢሉ ኣለዎ። ኣብዚ ኩነታት እንድሕር ወሲኑ ዝምድናታት ክመሓየሽ ኢልካ ክፅበ ትኽእል። ምክንያቱ ከምቲ ዝበልኩካ ፕረዚደንት ትራምፕ ብዙሕ ይክትሰን እዩ ዝተፈላለዩ ኣብነታት ክበካ ክእል እየ ጥቡቅ ዝምድናታት ዘለዎን መንግስታት ብዲሞክራሲ ብኣኽብሮ ሰብኣዊ መሰላት ዝሕመያ መንግስታት ወይ ሃገራት ኣይኮናን። ስለዚ እንድሕሪ ዳ ፕረዚደንት ትራምፕ ብሓቂ ወሲኑ እቲ እግራ ተላዒኑ እቲ ዝምድና ፅቡቅ ክምዕብል ይኽእል እዩ ዝብል ግምት ኣለኒ።
3: ምዝ ኣተሓሒዝ ካብቲ መደረ ዝተዓዘብካ የፍሉይ ነገራት ወይ ክትብሎ ትደሊ ኣብ ዞባዊ ኩነታት ገለ ትዕዝብትኻ እንተል ዕድል ክበካ
1: መቸስ ብሓፈሽኡ ኣብቲ ዘቤታዊ ኩነታት ዘይምድሃቡ ኣብዝ ሓለፈ 35 ዓመታት ዝረአ ኪኖ ባዶ ጭርሕታት ኪኖ ዝኽልታት ናይ ታሪካዊ ዓወታት ዝረአ ምዕባለ ስለዘይገበረ ጠቕሱ ዝቅቀስ ምዕባለ ስለዘይተራእየ ኣብኡ ካብ ምድሃብ ክቁጠብ ይፀኒሑ። ናይ ብሓቂ ሃገር ብባዶ ጭርሕታትን ብዝኽልታት ናይ ዝሓለፉ ዓወታትን ኣይትህነፅን እያ ሃገር ብጭቡጥ መደባት ልምዓት እጂ እቲ መደባት ልምዓትና ገለ ዝብሎ እንታይ እቲ መደባት ልምዓት እንታይ ትሕተ ቅርፂ ተዳልዩሎ ትሕተ ቅርፂ ክንብል ከለና ፅርግያታት መራኸቢታት ኢንተርነት ዝበ ኣገልግሎት ኢንተርነት የለን ኣብ ኤርትራ ሙሉእ ዓለም ብኢንተርነት ይዝሰርሕ ሕጂ ባንካዊ ስራሕት ፋይናንስያዊ ፅላት ባንክታት ኣለዎ ድዩ ኢንዱስትሪታት ኣለዎ ድዩ ኣገልግሎታት ኣለዎ ድዩ ንዕኡ ብግቡእ ዘካይድ ዝተመልመለ ሰብኣዊ ርእሰ ማለ ኣለዎ ድዩ እዚ ኩሉ ማለት እቲ ትሕተ ቅርፂ ክበሃል እዚ ከዓ የለን ኣብ ኤርትራ መጓዓዝያ የለን መጓዓዝያ ምድሪ ተሪኢካ ናይ ብሓቂ ተሓዝን ፅቅጥቅጥ ኣብቲ ናይ ዝኣረገ ኣውቶቡሳት ኣብ ምድብ ግዜ ይብልዕንን ሰብ ፅቅጥቅጥቅጥ ዝሉ ንቦታ ክበኣሲካ ትሪኦ ናይ ብሓቂ ተሓዝን መጓዓዝያ ባሕሪ ዝበሃል የለን መጓዓዝያ ኣየር ዝበሃል የለን። ስለዚ

0: ኣብ ልዕሊ 35 ዓመት ኣርሲ እዚ ስርዓት እዚ እንታይ ገይሩ እንድሕሪልካ ጥራይ ቀፃልነት ናይ ግዝኣቱ እዩ ኣረጋጊፁ ነቲ ሃገር ዝገበሮ ናይ ብሓቂ በዚ ክዝክር ዩ ትብሎ መዕባለ ክዛጊት ኣይተረኣየን ብሕጂ ክርአ ኢልካ እውን ትፅኢት ዝግበር ኣይኮነን ምክንያቱ ባሪ ናይ ስርዓት ተራእዩ እዩ ሕጂ ሃንድበት ክቅየር እዩ ዝብል ትፅኒት የብለይ እቲ ኤርትራዊ ናይ ብሓቂ ኣብ ዝሓለፈ 3-4 መዓልታት ወንፋክ ብቕንያቱ ውዕውዕ ብውዕውዕ ስምዒት ነቲ በዓል ሃገራዊ ናፅነት ከኽብሮ ከብዕሎቐኒ እዩ እዚ ግን ደገፍ መስርዓት ማለት ኣይኮነን ሰብ ክርድኦ ዘለዎ ኩሉ ኤርትራዊ ሃገሩ መብዝሕትዎ ኤርትራዊ 99 ክንብክእል እየ ሃገሩ ስለ ዝፈቱ ሃገሩ ስለ ዘፍቅር ነዚ በዓል እዚ በዓል ድምቀት ብውዕውዕ ስምዒት ከብዕሎቐኒ እዚ ግን ደገፍ ነቲ ስርዓት ኮይኑ ክርአ ይብሉን ብዙሓት ሰባት ከም ደገፍ ብሓደሓደ ሰባት ደገፍቲ ናይቲ ስርዓት ከም ደገፍ ነቲ ስርዓት ከኢሎም ከቕርቦ ክእሉ እዚ ጉጉይ ኣቀራርባ ኮይኑ ይስማዓኒ ስለዚ እቲ ስርዓት ብሓፈ ሽ ካብ ስታግነንት ስቴት ናብ ዲቨሎፕመንታል ወይ ማዕባሊ መንግስቲ ቀየር ዝብል ትፅኢት ዝብለይ ናይ እጂ ኩሉ ዝግበር ምዕባለስ ብድሕሪ እዩ ክግበር ዝብል ስታይ ኣለኒ እዛኣቱ ውሽጢ ኣብቲ ውሽጢ ቀረባ ጎደቦ ዘሎ ነገራ ብዙሕ ኣይተዛረበን ምክንያቱ ብዙሕ ግምት ዝዋሃቦ ነገር እውን የለን እቲ ተዓዲድን ፈኸራን ጃህራን ናይ ስርዓት ኣብ ዳርጋ 2 ዓመት ክውትት ይፀኒሕ እምበር ድሓር ግምት ዝዋሃቦ ኣይኮነን ናይ ብሓቂ ክገብሮ እዩ ዝብል ትፅኢት እውን የለን ስለዚ ኣብኡ ከድብ ኣይደለየን ምእምት ክህቡ ኣይደለየን ዝብል ገምጋም ዘለኒ እሱ ከዓ ኣይ
1: ፅቡቅ እዩ ፅቡቅ ኣምባሳደር ዓንደብርሃን ወለ ጊዮርጊስ ኣዘ የ ዘመስግነካ
0: ሰናይ ቅንያት
2: እታ ኣብ ኣፍሪቃ ብብዝሒ ህዝባ ብካልኣይ ደረጃ ትስራዕ ኢትዮጵያ ዝቕፅል መንግስቲ ንምምራፅ ኣብ ምርጫ ትሸባሸበላ ናፅሓን ፍትሓውን ምርጫ ንምክያድ ኩሉ ኣገባባትን ፕሮቶኮላትን ዝፍፀም ዘሎ ይመስል ግን እዚ ምርጫ ብሓቂ ንድሌት ህዝቢ ኢትዮጵያ ዘንፀባርቕ ዶ ይኸውን ኣክሊሉ ፀጋይ
3: ኣብ ክልል ትግራይ ከባቢ 6 ሚልዮን ህዝቢ ከምኡውን 2 ሚልዮን ኣብ ውሽጢ ሃገር ተመዛቢሎም ዘለዉ ዜጋታት ዝውክሎም ንምምራፅ ድምፂ ክህቡ ኣይክእሉን እዚ ዝኾነሉ ምኽንያት ድማ ሓንቲ ካብ ዓብለልቲ ፖለቲካዊ ውድባት ዝኾነት ሕወሓት ኣብቲ ምርጫ ካብ ምስታፍ ስለ ዝተኣገደት እዩ ኣብቲ ዝሓለፈ ኩናት ትግራይ ግብረ ሽበራዊ ጉጅለ ተባሂላ ነይራ ዋላ እኳ እቲ ፍረጃ ጸኒሑ እንተተላዓለ ዳግማይ ግን ኣብ ምርጫ ክትምዝገብ ኣይተፈቐደላን ሃገራዊ ቦርድ ምርጫ ዝሓለፈ ዓመት ካብ ዝርዝር ሰሪዝዋ ቀፂሉ እቲ ኣብ ክልተ ክልላት ዘሎ ደው ዘይበለ ግጭታት ብዙሓት መረፅቲ ዳርጋ ድምፆም ክህቡ ዘይከኣል ክገብሮ ይኽእል እዩ ኣብ ኦሮምያ ዝርከቡ ሰራዊት ሓርነት ኦሮሞን ኣብ ኣምሓራ ዘለዉ ምልሻታት ፋኖን ኣንጻር ሓይልታት መንግስቲ ኩናት ይቕፅሉ ኣለዉ ብኣሽሓት ዝቝፀሩ ሰባት ሞይቶም ካልኦት ኣማይተሸሓት ድማ ተመዛቢሎም ኩለን ዞባታት ውሕስነት ዘይብለንን ንቡር ፖለቲካዊ ንጥፈታት ንምክያድ ዘፀግማን ኣብ ርእሲ ምዃንን ተቃውምቲ ውድባት ብኣድማዒ መንገዲ ጎስጓስ ክገብራ ከም ዘይከኣላ ይገልጻ መንግስቲ ኢትዮጵያ ግን ኣብ ኦሮምያን ኣምሓራን 97 ሚኢታዊት ከባብታት መረፃ ንምክያድ እኹል መሰረተ ልምዓት ኣለዎን ይብል
4: ጠቅላይ ሚኒስትር ኣብይ ዳግማይ ከም ዝምረፅ ርብርሰታ ማንነት ክህልዎ እዩ እዚ ግን ብዙሓት ፀገማት ውሽጣዊ ድሕንነት ንዓብታትን ስጋት ምውላእ ሓድሽ ኩናት ኣብ ሰሜንን ምህላዎም ከምኡውን ዓብዪ ዲሞክራሲያዊ መስርሕ ምክያድ ንዝብል ከደብዝዞ የብሉን ክልትዮም ነገራት ኣብ ሓደ እዋን ክጋጥሙ ክእሉ እዮም መንግስቲ ፌደራል ኣብ ገለ ካብቶም ብግጭት ዝተሃሰዩ ከባብታት ክሳብ ክንደይ ምርጫ ክካየድ ከም ዝኽእል ምርኣይ እውን ቀልቢ ዝስሕብ ክኸውን እዩ ዝብል ግምት ኣለኒ
3: ኣብ መወዳእታ ድማ ኣብ ኢትዮጵያ ዝርከቡ ጋዜጠኛታት ንማኒፌስቶታት ብግልፂ ክምርምሩን ኣብ መረፃ ንዝሳተፉ ፖለቲከኛታት ብሕቶታት ከጨናንቑን ቀሊል ኣይኮነን ቀዳማይ ሚኒስትር ኣብይ ኣሕመድ ኣብቲ ፈለማ ስልጣን ክሕዝ ከሎ ብማይተሸሓት ዝቝፀሩ ፖለቲከኛታትን ጋዜጠኛታትን ካብ ቤት ማእሰርቲ ብምፍትሑ ተናኢዱ ነይሩ ካብቲ እዋን እቲ ጀሚሩ ግን ንናፅነት ፕረስ ብምጭፍላቕ ይንቀፍ ኣብ 2021 ቆፃፅራ ኤውሮጳውያን ኣብ ሕጊ ሚድያ ኢትዮጵያ ዝተገበረ ለውጢ ናፃ ጋዜጠኛታት በቲ ቕኑዕ ኣይኮነን ተባሂሉ ዝሕሰብ ዝሰርሕዎ ፀብጻብ ከቢድ ገበናዊ ሳዕብን ከም ዘጋጥሞም ተነፂሩ ኣሎ
5: ኢትዮጵያዊ ጋዜጠኛ ምዃን ብሓቂ ንብዙሓትና በዳሂ ይኸውን ኣሎ ንሃገራዊ ምርጫ ዝምልከት ጸብጻብ ክንሰርሕ ወይ ድማ መዓልታውን ኢትዮጵያውያን ከነዛረባ ብንፍትነሉ ከምኡውን ናብቲ ብዙሕ ንዛረበሉ ቦታታት ክንጓዓዝን ኣብ ኣገደስቲ ዛዕባታት ምዝራብን ከቢድ እዩ
3: ኣብ መጀመርታ ናይዚ ዓመት በዓል መዚ መራኸቢ ብዙሓን ኢትዮጵያ ኣዲስ ስታንዳርድ ብዝብል ንዝፍለጥ ናይ ኦንላይን ሕትመት ዝተዋሃቦ ፍቓድ ሰሪዙ ንሃገራዊ ረብሓን ምስልን ኢትዮጵያ ዝጎድእ ዘይሚዛናዊ ጸብጻብ ኣሕቲሙ ክብል እዩ ነቲ ማዕኸን ዜና ዝኸሶ ሚድያታት ናብ

0: ካብቶም ብግጭት ዝተሃሰዩ ከባብታት ከይደን ነቲ ኣባይታ ዘሎ ሓቂ ከረጋግፅ ኣይከኣላን።
1: ካብቲ ዝሓለፈ እዋን ዝሓሸ ዲሞክራስያዊ መረፃ ክህልወና እዩ። እቲ ዝዕወት መን ከም ዝኸውን ዝውስን ህዝቢ ጥራይ እዩ።
0: እቲ መስርሕ መሃብ ድምፂ ኣብ ኣዲስ ኣበባን ስጋት ፀጥታ ኣብ ዘይብሎም ከባብታት ንዘለዉ ዜጋታት ጥራይ ስለ ዝተሓፀረ ግን እዚ ምርጫ ክሳብ ክንደይ ሃገራዊ ክኸውን እዩ ዝብል ሕቶ ንኽልዓል ምኽንያት ይኸውን ኣሎ።
2: ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም። ኢራን ሕነ ንምፍዳይ ኣብ ልዕሊ ሓደ ኣብቲ ዞባ ዝርከብ ወታደራዊ ማዓስከር ኣሜሪካ መጥቃዕቲ ከም ዝፈፀመ ተፍሊጣ። ሓይልታት ኣሜሪካ ናብ ሎሚ ኣብ ዘውግሕ ለይቲ ኣብ ደቡባዊ ኢራን መጥቃዕቲ ይካይዶም ነይሮም። እቲ ማዓስከር ብንፁር እኳ እንተዘይተገልፀ ዝተወንጨፈላ ሚሳይላትን ድሮናትን ከም ዘበርዓነት ኩዌት ገሊፃ ኣላ። ሓይልታት ሓለዋ እስላማዊ ሰውራ ኢራን ኣብ ዘውፅዎ መግለፂ ዕላማ መጥቃዕቶም ናብ ምንጪ መጥቃዕቲ ኣሜሪካ ዘነፃፀረ ምንባሩ ጠቒሶም። ኣስታት ፍርቂ ሚልዮን ወታሃደራት ሩስያ ኣብ ኩናት ዩክሬን ከም ዝተቐትሉ ሰብ መዚ ስለያ ብሪጣንያ ሓቢሮም። ዝዓበየ ትካል ስለያ እቲ ሃገር ዝኾነ GCHQ ከም ዝበሎ እንተኮይኑ ሞስኮ ኣብ 2022 ኣብ ልዕሊ ዩክሬን ወራር ድሕሪ ምእዋጃ ኣስታት 500,000 ወታሃደራት ሞይቶም ኣለው። ኬፍ ብወገና ልዕሊ 55,000 ወታሃደራት ኣብቲ ኩናት ከም ዝሞቱ ፕረዚደንት ቮሎዲሚር ዘለንስኪ ኣብ ወርሒ ለካቲት ገሊፁ ነይሩ። እንተኾነ ካብኡ ንላዕሊ እዩ ዝግመት። በደገፍ ብሪጣንያ ኣብ ፈረንሳ ክህነፅ ዝሕሰብ ዘሎ ማእከል ስደተኛታት ሕጋዊ ተቃውሞ ገጢምዎ። እቲ ኣብ ሰሜን ፈረንሳ ዝህነፅ ዘሎ ማዓስከር ነቶም ናብ ብሪጣንያ ክኣቱ ዝፍትኑ ኣብ ቀይዲ ንምሓዝ ዝዓለመ ኮይኑ ለንደን ኣስታት 200 ሚልዮን ዶላር ወፃኢ ዝሰልዓትሉ እዩ። ፈረንሳ ዋሕዚ ብመትረብ እንግሊዝ ዝሰግሩ ስደተኛታት ንክትቆፃፀር ብሪጣንያ ኣስታት 900 ሚልዮን ዶላር ክትከፍል ከም ዝተሰማምዓ ይዝከር። ብኸመይ ጥዕናና ሓሊና ነዊሕ ዓመታት ክንነብር ንኽእል ዝብል ሕቶ ናይ ብዙሓት ተመራመርቲ ኣቓልቦ ዝሰሓበ ጉዳይ እዩ። ነዊሕ ዓመት ምንባር ማለት ካብ ሕማም ነፃ ምዃን ማለት ጥራይ ከም ዘይኮነ ብምግንዛብ ዕድሜና ንምንዋሕን ጥዕናና ንምውሓስን መዓልታዊ ክንገብሮም ዝግባአና ሓሙሽተ ቀለልቲ ልምድታት ምስ ግዜ ክሳብ ክንደይ ንጥዕናና ቅርፂ ከትሕዝዎ ከም ዝኽእሉ ተመራመርቲ ይገልፁ። ኣዜብ ብርሃነ።
3: ቀዳማይ ኣካላዊ ብቕዓት ምስ ምንዋሕ ዕድመ ዘለዎ ርክብ እዩ። ኣካላዊ ብቕዓት ኣብ ምንዋሕ ዕድመ ዓብ ግደ እዩ ዘለዎ። ብፍላይ ከዓ ንልብና ነቶም ኣብ መላእ ኣካላትና ደመን ኦክስጅንን ዝመላለሱ መትንታት ዓሊምና እንገብሮ ኣካላዊ ምንቅስቓስ ኣዝዩ ወሳኒ እዩ። ልብና ንቡር ህርመትን ምጭንጓዕ ደምን ትገብረላ። ከምኡ ድማ ከምቲ ዝድለ ናብ ሙሉእ ኣካላትና እኹል ኦክስጅን ደምን ይበፅሐሎ ኢልና ሕክምናዊ መርምራ ብምግባር ፎኪስ ኣካላዊ ምንቅስቓስ ብምክያድ ጥራይ ናብ ንቡር ኣካላዊ ብቕዓት ክንመፅእ ንኽእል ኢና። ካልኣይ እኹልን ዘይተኸላለፈ ምድቃስ እዩ። ተመራምርቲ ዘይተኸላለፈ እኹል ድቃስ ጥዕናና ኣብ ምውሓስን ዕድሜና ኣብ መወሳኽን ዓብ ግደ ከም ዘለዎ መርትዖታት ኣሰኒም ኣቕሪቦም ኣለው። ምሉእ እግርኻ ዘርጊሕካ ምድቃስ ልቢ ደም ንምጭንጓዕ እትህልቆ ፀዓት ከም ዝንኪ ስለ ዝገብር ንልቢ ካብ ብርቱዕ ሃልኪ እትዕርፈሉ ሰዓታት እዩ። ሳሳይ ንትሪ ጨዋታት ዝዓለመ ስፖርት ምዝውታር እዩ። ሰለስተ መዓልታት ኣብ ሰሙን ካብ 30 ክሳብ 60 ደቂቕ ንትሪ ጨዋታት ዝዓለመ ስፖርት ምስራሕን ንመጠነ ሞት ከባቢ 10 ክሳብ 30 ሚታዊት ከም ዝንክዮ ተመራመርቲ ዝገልፁ። ረብዓይ መዓልታዊ ፎኪስ ጉዕዞ እግሪ ምካየድ እዩ። ፅቡቅ ኣካላዊ ምንቅስቓስ ንምግባር እኹል ግዜን ቦታን የብልናን ኢልና ክነመኽኒ ንኽእል ኢና። እንተኾነ ኣብ መንጎ ስራሕና ቅንዕ ኢልና ብምምጥላዕን ንዝተወሰነ ደቂቕ ብእግርና ብምንቅስቓስን ጥራይ ዕድመና ኣብ መወሳኽ ዓብ ግደ ኣለዎ። ሓምሻይ ኣልኮላዊ መስተ ምውጋድ ወይ ምውሓድ እዩ። ተመራመርቲ ኣልኮላዊ መስተ ኣብ ዕድሜና ኣሉታዊ ፅልዋ ከም ዘለዎ ይሕብሩ። ሓንቲ መዓልቲ ካብ ምስታይ ዘሕለፍናዮ ምሸት ናብ ንቡር ሓይልና ንክምለስ ካብ 4 ክሳብ 5 መዓልትታት ይወስደልና። እዚ ከዓ ተዋህሊሉ ፀቕጢ ስለ ዝፈጥረልና ናብ እርጋን ከምርሓና ንሞት ከቀላጥፎን ይኽእል እዩ። ኩሉ ዘይ 5 ነጥብታት ብሓባር እንተወሲድናዮ ንኣሽቱን ቁንዑን ባህርያት ምስ ግዜ ክሳብ ክንደይ ንጥዕናናን ቅርፂ ከትሕዞ ከም ዝኽእል ዝያዳ ዘርኢ እዩ። ኣካላዊ ብቕዓትን እኹል ዘይተኸላለፈ ምድቃስን ካብቶም ጥዑይን ንነዊሕ ዕድመ ንክህልወና ዓብዪ ተራ ዝፃወቱ ረቑሒታት እዮም።
2: ዝኸበርኩም ተኸታተልትና ናይ ሎሚ መደብና ነዚ ይመስል ነይሩ። ኣብ መርበብ ሓበሬታና www.bbc.com/ትግርኛ ከምኡውን ኣብ ዩቲዩብ፣ ፌስቡክን ዋትሳፕን ቻናላትና ብምፅምባር ተወሳኺ ዜናታትን ፀብፃባትን ክትረኽቡ ትኽእሉ ኢኹም። ኣዋሃዲት መደብ ኣዜብ ብርሃነ፣ ክኢላ ቴክኒክ ዴቪድ ንዛው፣ ከምኡውን ኣነ ዓወት